0: sbs.com.au/audio.
1: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
2: ዋጋታት ግሮሰሪ ሰማይ ይዓርግ፣ ክብሪ መንበሪ ገዛ ይወርድ፣ ኣብ እዋን ምውርራድ ግብሪ ከፈልቲ ግብሪ ክጥንቀቑ፣ ቤት ፅሕፈት ግብሪ ኣውስትራልያ ማለት ኤቲኦ የጠንቀቕ። እቲ ኣብዚ ሰሙን እዚ ብዛዕባ ገንዘብ ዝተኣሳሰር ዝወፅእ ቀንዲ ዜናታት ንዓኹም ዘለዎ ትርጉምን ፅባሕ ሰሉስ መጠን ወለድ ክውስኽ ከም ዝኽእል ትፅቢት ይግበር። ኣብዚ እዋን እዚ ዝወፀ ናይ መጠንቀቕቲ ሓበሬታ ክብሪ ዋጋታት ወይ ዝቕባበ ልዕሊ ትፅቢት ሪዘርቭ ባንክ ኣውስትራልያ ኣርቢኤ ዝገበሮ ዒላማ እዩ ዘሎ። ምስቲ ኣቐዲምና ፈሊጥናዮ ዘለና ነገራት ተደሚሩ ተወሳኺ ናይ ኤሌክትሪክን ነዳድን ክፍሊት ንኸፍል ኣለና። እዚ ዝለዓለ ወፃኢታት ኣብ ነዳዲ ድማ ነቶም ናብ ሱፐርማርኬታት ዘቕርቡ ዝያዳ ወፃኢታት ስለ ዝሓቶም ዋጋታት ናይቶም ኣብ ከብሕታት እዞም ዕዳጋታት ዝርከቡ ሸቐጣት ክውስኹ ደሪኽሎ። ኣብ ማእከላይ ምብራቅ ዘሎ ውግእ ንወፃኢታት ህንፃ እውን ይፀልዎ እዩ ዘሎ። በዚ ድማ ዋጋ ምህነፅ ኣባይቲ ኣኽቢርዎ ይርከብ። ሓደስቲ ኣባይቲ ምህናፅ ኣዝዩ ክቡር ኮይኑሎ ኣብ እዋን ምውርራድ ግብሪ ካብ ቤት ፅሕፈት ግብሪ ኣውስትራልያ ኤቲኦ መጠንቀቕታ እውን ቀሪቡሎ። ብምክንያት ዓብዪ ምድያብ ዝቕባበ ሪዘርቭ ባንክ ወይ ኣርቢኤ መጠን ወለድ ልቓሕ ክውስኽ ክድርኾ እዩ። ኣብ ወርሒ መጋቢት ዋጋታት ብ4.6 ከም ዝወሰኸ ወግዓዊ ሓበሬታ ምስ ወፀ ዝቕባበ ገንዘብ ብኡንቡኡ እዩ ሰማይ ዓሪጉ። ዕላማ ኣርቢኤ ዝቕባበ ካብ 2-3 ክኸውን እዩ ዝደሊ። ብዓብ መጠን ነዝደረኸ ዋጋ ነዳዲ እዩ ነይሩ። ኣብቲ ዝሓለፈ ወርሒ ዋጋ ነዳዲ ብ33 ይወሲኹ። በዚ ድማ ካብቲ ኣብ 2017 ምምዝጋብ ካብ ዝጀመረሉ እቲ ዝዓበየ ወሰኽ ኮይኑ ተራእዩ። ዋጋታት ኤሌክትሪክ እውን ኣብ ውሽጢ ሓደ ዓመት ናብ 25 ደይቡ ይርከብ። እዚ ድማ ንመንበር ኣባይቲ እቲ ዝዓበየ ኣበርክቶ ብምግባር ኣብ ሓፈሻዊ ዝቕባበ ዓብዪ ሩቃሒ ኮይኑሎ። እቲ መንግስቲ ነቲ ብሰንኪ ውግእ ማእከላይ ምብራቅ ተኸሲቱ ዝነበረ ዝለዓሉ ዋጋታት ነዳዲ ንምንካይ ዝገበሮ ምጉዳል ዋጋ ግብሪ ወይ ፊውል ኤክሳይስ ኣብቲ ሓበሬታ ኣይተኻተተን። እቲ ምክንያት ድማ ኣብ ሓደ መያዝያ እዩ ጀሚሩ። ከም ሓቂ ግና እቲ ውግእ ቅድሚ ምጅማሩ እቲ ወሰኽ ድሮ ዓብዪ ነይሩ። ኣብ ዝሓለፈ ሰሙን ካልኦት ዓለም ለኻዊ ባንክታት ከም ናይ ሕቡራት መንግስታት ኣሜሪካ፣ ዩናይትድ ኪንግደም፣ ኣውሮጳን ጃፓንን ዝኣመሰለ ሃገራት መጠን ሸርፊ ከም ዘለዎ ክፀንሕ ገይረን እየን። ኣብ ኣውስትራልያ ግን ክኢላታት ነቲ ዝለዓለ ዋጋ ሃለኽቲ ነገራት ንምግታእ ሪዘርቭ ባንክ ኣውስትራልያ ኣብ ሰሉስ ንሳልሳይ ግዜ መጠን ወለድ ከልዕሎ ወይ ክውስኾ ምዃኑ ክኢላታት ይጫወጡ ኣለዉ። ዋጋታት ሸቐጥ ክውስኹ ኣብ ትሕቲ ፀቕጢ ከም ዝርከቡ ሱፐርማርኬታት ይገልፁ። 4,000 ሱፐርማርኬታት ዋጋ ነዳዲ ብምውሳኹ ዋጋ ነቲ ኣቕሓ ንምጉዕዓዝ ዝለዓለ ወፃኢታት ዘውፅኡ ዘለዎ ኣቕረብቲ ነዚ ንምትካእ ዋጋ ሃለኽቲ ነገራት ክውስኽ ይግደዱ መላዎም ይገልፁ። ኮልስን ውልወርዝን ኣብዚ ሰሙን እዚ ናይ 40 ዓመት ፀብጻብ ኣብ ዘቕረብዎ ናይ መሸጣ ውፅኢት ንገለ ውፅኢታቶም ክፀርዎ ይፍትኑ ምህላዎም ይገልፁ። በዚ ድማ ነቲ ኣብ ቀረባ እዋን ኣብ ልዕሊ ዋጋታት ዝግበር ናይ ምቁፅፃር መርመራታት ከምኡ ክገብሩ ትፅቢት ዝግበር እዩ። ዋጋ ሱፐርማርኬት ኣብ ውልወርዝ ክሳዕ መጋቢት ኣብ ዝነበረ 3 ብሓደ ሚእታዊት ክጎድል ከሎ ኣብ ኮልስ ግን ብ0.8 ሚእታዊ ጥራዩ ወሪዱ። ይኹን እምበር ክልቲኦም ብዛዕባ ክብርታት ዋጋ መግቢ ንምክልኻል ስጉምቲ ክወስቱ ምዃኖም ኣጠንቂቖም ኣለዉ። ምልክታት ምርግጋእ ዕዳጋ ገዛውቲ። ዕዳጋ መንበሪ ኣባይቲ ኣውስትራልያ ክቕየር ምጅማሩ ሓድሽ መሕበሪታት ኣለዉ። ካብ ኮታሊቲ ዝወፀ ሓድሽ ሓበሬታ ኣብ ወርሒ መጋቢት ዋጋ መንበሪ ኣባይቲ ኣብ ሲድንን መልበርንን ብ0.6 ክገድል ከሎ ብሃገር ደረጃ ዋጋታት ግን ዕብየቱ ናብ 0.3 ከም ዝሓለ ይሕብር። በዚ ድማ ገምጋም ዋጋ ናብ ከባቢ $940,000 ከም ዝበፅሕ ገይርዎሎ። ፍጥነት ዕብየት ግን ፈኺሱ ይርከብ። ገሊኦም ተንተንቲ ከም ዝገልፆ ድማ እዚ ዘለናይ መድረኽ መጠን ወለድ ክውስኽ ትፅቢት ኣብ ዝግበረሉ እዋን ምጅማር ሓፈሻዊ ቁጠባዊ ቅልውላዊ ይብሉ። ብካልእ ወገን ናይቲ ገጽ ዝለዓለ ወፃኢታት ንምህናፅ ኣባይቲ ከዳናግዮን ዋጋታት ከይወርድ ፀቕጢ ክገብር ይኽእል እዩ ዝብል እዩ ብመሰረት ቤት ፅሕፈት ስታትስቲክስ ኣውስትራልያ ኣብዚ ሰሙን እዚ ዘውፅኦ ሓበሬታ ንሓደሽቲ ኣባይቲ ዝኸውን ዋጋታት ናይ ናሓሲ ወይ ኮፐር ቱቦታትን መላገቢታትን ንኣብነት ኣብ ውሽጢ 3 ወርሒ ክሳብ መጋቢት ብ14.5 ሚታዊት ወሲኹ እዩ ምውርራድ ግብሪ ኣብ ዝመፀሉ ዘይተገልፀ ኣታዊታት ከህሉ ቤት ፅሕፈት ግብሪ ኣውስትራልያ ማለት ኤቲኦ ዒላማ ክገብር ምዃኑ እውን ኣጠንቂቑሎ መወዳእታ ናይ ፊናንሳዊ ዓመት ኣብ ዝቐርበሉ ዘሎ እዋን ቤት ፅሕፈት ግብሪ ኣውስትራልያ ኣብቶም ልሙዳት ጌጋታት ብደቂቕ ክምርምር ወይ ክፍትሽ ምዃኑ ኣጠንቂቑ ይርከብ እቲ ጠመተ ኣብ ዘይቁኑዕ ምስ ስራሕ ዝተተሓሓዙ ምጉዳል ኣታዊታትን ዘይግለፅ ወይ ሪፖርት ዘይግበር ኣታዊታትን ክኸውን እዩ ከም ካብ ጎድናዊ ኣታዊታትን ብካሽ ወይ ብጥረ ገንዘብ ዝርከብ ኣታዊ ስራሕን ወፍርን ዝርከብ ኣታዊታት ብፍሉይ ትኩረት ክግበረሎ ምዃኑ መጠንቀቅታታት ቀሪቡሎ ቤት ፅሕፈት ግብሪ ኣውስትራልያ ማለት ኤቲኦ 3 ኣገደስቲ ሕግታት ንሰባት ኣዘኻኺሩሎ ወፃኢታት ምስ ኣታዊኻ ዝተኣሳሰር ክኸውን ኣለዎ ብውልቂ ክኽፈል ኣለዎ ከምኡውን ከም ቅብሊት ዝኣመሰለ መዝገብ ክማልእ ኣለዎ ብዛዕባ ብኦንላይን ዝዝርጋሕ ዘሎ ጉጉይ ሓበሬታ ዘሎ ሻቅሎት እውን እናዓበየ ይኸይዳኣሎ እቲ ተቆፃፃሪ ከም ዘጠንቅቆ ኣብ ዙርያቲ ካብ ኤኣይ ወይ ኣርቲፊሻላዊ ብልሒ ብፊንፍሉንሰርስ ተባሂሉ ዝፅዋዕ ዘይተፃረየ ማዕዳ ሓደገኛ ሳዕብን እዩ ዘለዎ እዚ ድማ ሰባት ዘይቁኑዕ ጠለብ ከም ዘቕርቡ ክገብሮም ይኽእል እዩ እዚ ኤስቢኤስ ትግርኛ እዩ
0: ኩራ ሰማዕትና ካብዚ ቀፂሉ ልኡኹና ሰደድልና ፀብፃብ እዩ ክቐርብ እዩ ፀጋይ ክንፈ ኣዋሂድዎ ኣሎ
3: ሰላም ጥዕና ሃበልና ከመይ ቀኒኹም ኩቡራ ተኸታተልቲ ኤስቢኤስ ትግርኛ ንሰዓት ተዳለው ዜናታት እንሆ ፈለማርስታቶም ክነቐድም ናፅነት ፕረሳብ ኢትዮጵያ ካብ ዓመ ዝነበሮ ከም ዘንቆልቆለ ተገሊጹ ኣብ ኤርትራ ድማ በቲ ዝኸፍአ ደረጃ ቅፅል ምህላው ተሓቢሩ ኣሎ ኣብ ትግራይ ኣብ ዝሓለፉ 4 ኣዋርሕ 38 ጋዜጠኛታት ካብ ሚድያታት ለቒቆምን ካብቲ ዓዲ ተሰዲዶምን ከም ዝወፁ ሓደ ተሓላቐ ጋዜጠኛታት ዝኾነ ትካል ኣፍሊጡ መበል 19 ሳይንሳዊ ጉባኤ ማሕበር ሞያ ፋርማሲ ኣብ ኤርትራ ከተማ ኣስመራ ተኻይዱ ብሪጣንያን ሕብረት ኣውሮፓን ኣብ መንጎ መንግስቲ ኢትዮጵያን ሕወሓትን ዘሎ ምስሓብ ደው ክብል ፀዊዖም ብኣሜሪካ ዝውሃብ ዝነበረ ሓገዝ እንተተቋሪፁ ክሳብ 3.1 ሚልዮን ዝበፅሑ ኢትዮጵያውያን ንሰብኣዊ ቅልውላው ክቃልዑ ይኽእል እዮም ክትብል ሓንቲ ሴናተር ኣሜሪካ ኣጠንቂቓ ዘብሉ ንሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ናፅነት ፕረሳብ ኢትዮጵያ ዓመ ካብ ዝነበሮ ኣንቆልቂሉ ኣብ ኤርትራ ድማ በዝኸፍዕ ደረጃ ይቕፅል ምህላው ተገሊጹ ኣሎ ኣብ ትግራይ ከዓ ኣብ ዝሓለፈ 4 ኣዋርሕ 38 ጋዜጠኛታት ካብ ሚድያታት ለቒቖም ካብ ተዓዲ እውን ተሰዲዶም ከም ዝወፁ ሓደ ትካል ኣፍሊጡ ኣሎ ዓለም ለኻዊ መዓልቲ ናፅነት ፕረስ ተኸቢሩ ኣሎ ኣብዚ መዓልቲ እዚ ኢትዮጵያ ኣብ ሰንኪ ግጭታት ኣብ ልዕሊ ናፃ መረባ ዜና ዝካየድ ዘለዎ ፍሩይ ምዕፋንን ኣብ ናይ 226 ዓለም ለኻዊ መሕበር ናፅነት ፕረስ ኣብ ኢትዮጵያ ዘሎ ናፃ ናይ መራኸቢ ብዙሓን ሃዋህቡ ተወሳኺ ዕንቅፋት ዘጋጥሞ ኮይኑ ኣብቲ ሪፖርተርስ ዊዝኣውት ቦርደርስ ዘውፅኦ ናይ 226 ሓባር ናፅነት ፕረስ ናብ መበል 148 ደረጃ ወሪድ ኣሎ ውፅኢት ነጥቢ ኢትዮጵያ ካብ ዝሓለፈ ዓመት ዝነበሩ 36.92 ናብ 34.66 ትሕት ኢሉ ይርከብ እቲ ብምክንያት ዓለም ለኻዊ መዓልቲ ናፅነት ፕረስ ዝወፀ ናይ መወዳእታ ዓለም ለኻዊ ፀብጻብ ኣብ ኢትዮጵያን ኤርትራን ዘሎ ኩነታት እናኸፍአ ከም ዝኸደ መልኪት ኣሎ ኤርትራ ድማ ካብ ዓለም ኣብ መወዳእታ ደረጃ ከም ተሰርዐት ጠቒሱ ኣሎ ኣብ ኢትዮጵያ ብሰንኪ ቀጻሊ ግጭታት ምእሳር ጋዜጠኛታት ኣብ ልዕሊ ናፃ መረባባት ዝፍፀም ዘሎ መጥቃዕትን ፀቕጥን እቲ ናይ መራኸቢ ብዙሃን ሃዋህው ኣዝዩ ኣሰካፍ ምዃኑ ይገልጽ ዋላ እኳ ገለ ናይ ብሕቲ ሚድያታት እንተሃለዋ ጋዜጠኛታት ግና ናይ ድሕነት ስጋኣት ከም ዘለዎም ንርእሶም ናይ መሽቆራር ኩነታት ይጋጥሞም ከም ዘለዉ ተሓቢሩ ኣሎም ብወገን ኤርትራ መበል 180 ደረጃ ብምሓዝ ካብ ዓለም ኣብ መወዳእታ ተሰሪዓ ትርከብ እዚ ድማ ሓደ ካብቶም ዝተዓፀቡ ናይ ሚድያ ስርዓታት ዓለምና ምዃና ዘርኢ እዩ ተባሂሉ ኣሎ ከምቲ ፀብጻብ ዝገልጾ ኣብቲ ሃገር ኩለን መራኸቢ ብዙሃን ኣብ ትሕቲ ቁፅፅር መንግስቲ ብምዃነን ናፃ ጋዜጠኝነት ዝበሃል የለን ኢሉ ኣሎ ኣብ መጀመርታ 2000 ጀሚሩ ዝተኣሰሩ ጋዜጠኛታት ብዘይ ፍርዲ ኣብ ቤት ማእሰርቲ ይርከቡ ናፃ ሓበሬታ ምርካብ ድማ ብከቢድ ዝተገደበ እዩ ሪፖርተርስ ዊዝኣውት ቦርደርስ ከም ዘስመረሉ ኢትዮጵያ ውሱን ናይ ሚድያ ብዙሕነት እኳ እንተሃለዋ ኤርትራ ግና ናይ ፅነት ፕረስ ዘይብሉ ሙሉእ ብምሉእ ቁፅፅር ዝግበረሉ ናይ ሓበሬታ ሃዋህው ከም ዘለዎ ኣይዘመልክት እዚ ፀብጻብዚ ኣብዚ ቅድሚ ዓለምለኻዊ መዓልቲ ናፅነት ፕረስ ዝወፀ ዓመታዊ ፀብጻብ ከም ዝተሓበረ ምላእ ዓለም ዝርአ ዘሎ ምንቁልቋል ናፅነት ፕረስ ዘንፀባርቕ እዩ ብተመሳሳሊ መገዲ ኣብ ዝሓለፉ 4 ኣዋርሕ 38 ጋዜጠኛታት ካብ ሚድያታት ትግራይ ለቂቆምን ተሰዲድቶምን ከም ዝወፁ ቮክስ ትግራይ ዝተባሃለ ተሓላቂ ጋዜጠኛታት ተፍሊጡ ኣሎ ካብዚኣቶም እቶም 23 ስራሕ ዝለቀቁ እዮም እቶም 15 ድማ ንትግራይ ለቂቆም ዝተሰደቱ ምዃኖም ኣመልኪቱ ኣሎ ብጋዜጠኛታት ትግራይ ዝተጣየሸ ቮክስ ትግራይ ዝተባሃለ ዘይመንግስታዊ ትካል ንዕላውነት ምስረትኡ ሰንበት መያዝያ 25 2018 ኣቆፃፅራ ግዝ ብብርኪ ዓለም ንመበል 33 ግዜ ዝኽበር ዘሎ መዓልቲ ናፅነት ፕረስ ኣመልኪቱ ኣብ ዘዳለወ መድረክ ከም ዝበሎ ኣብ ትግራይ ኮነ ኢትዮጵያ ዘሎ ሃዋህ ንጋዜጠኛታት ዝምች ይኮነን ኣብዝሓለፉ 12 ኣዋርሕ ኣብ ውልቀ ሚድያ ኣብ ልዕሊ ዝሰርሑ ጋዜጠኛታት ትግራይ ኣካላዊ ጥቕዓትን ምፍርራሕን በፂዑ ኣብ ዓዲ ጉደም ኣብ ኣክሱም ኣብ እንትጮ ኣብ ሰሜን ምዕራብ ትግራይ ኣብ ልዕሊ ዝንቀሳቀሱ ዝነበሩ ናይ ውልቀን መንግስትን ጋዜጠኛታት ምንግልታዕ ማእሰርትን መስዋርን ተፈፂሙ እዩ ክብል ሓቢሩ ኣሎ ኣብ ሚድያታት ትግራይ ጠልቃ ኢዳእታውነት ፖለቲከኛታት በዚሑ ብሰንኪ ክልከላ ባጀት ድማ ዓቕም ጋዜጠኛታት ተዳኺሙ ከም ዘለዎ እውን ገሊጹ ኣሎ መሪሕነት መንግስትን ፖለቲከኛታትን ንስራሕቲ ጋዜጠኝነት ሓለዋን ናፅነትን ክህቡ ግቡእ ግዴታ ኣለዎም ዝበለት ትካል ጋዜጠኛታት ትግራይ ኤዲቶርያል ፖሊሲ ትካሎም ሓልዮም ክሰርሑ ተጣቕቲ መሰል ሚድያን ጋዜጠኛታትን እኹል ቆላሕታ ክህብ ኣለዎን ማሕበረሰብ ዓለም እውን ክተሓባበሩ ይግባእ ክብል እዩ ኣተሓሳሲቡ ዘሎ መበል 19 ሳይንሳዊ ጉባኤ ማሕበር ሞያ ፋርማሲ ኣብ ኤርትራ ኣስማራ ተኻይዱ መበል 19 ሳይንሳዊ ጉባኤ ማሕበር ሞያ ፋርማሲ ኤርትራ ዝሓሸ ውፅኢት ጥዕና ሞያዊ ብቕዓት ፋርማሲ ምርጋጥ ብዝብል ኣብ ኣስመራ ፓላስ ተኻይዱ ኣሎ ፕረዚደንት ማሕበር ኣይተ ኣብርሃ ገብረ ናይ መኽፈተ መደረ ኣስሚዑ ኣሎ ኣብቲ ውዕላ ብኪ ኢላታት ዝቐረቡ ዝተፈላለዩ ምርምራዊ ፅፉፋት ዝቐረቡ ኮይኖም ኣዋጥንሲ ንፓራስቶሞል ምቅላዕን ምስኡ ተኣሳሲሩ ዝመፅእ ኦቲዝምን ስነ ለበዳዊ መርትዖታት ስነ ሂወታዊ ተኽእሎታትን ዝተፈላለዩ ኣግባባታት ጠቃቅማን ዝተንተነ መፅናዕቲ ቀሪቡ ኣሎ ኤርትራ ኣብ ምክላስ ዝርዝራዊ መሰረታዊ መድሃኒታት ዘረኣየቶ ናይ ርእሰ ምርኮሳ መገዲ ዝተተግበሩ እስትራተጂታት ዘጋጠሙ ድሁታትን ዝተቐስሙ ትምህርታትን እውን ተንፀባሪቁ ተባሂሉ ኣሎ ኣጠቃቅማ ፀሓሕባ መድሃኒት ፀረ ባክቴርያ ብመሰረት ምድብ ውድብ ጥዕና ዓለም እውን ኣብቲ መድረክ ዝቐረበ መፅናዕቲ ኮይኑ ኣብ ኣስመራ ቀንዲ ጠንቂ ረክሲ ደም ዝኾኑ ባክቴርያታት ናይ ምክልኻል ዓቕሞም ዝረኣየሉ ዝምባለታትን ካብ 214 ክሳብ 222 ዝዳሃሰሰ መፅናዕቲ እውን ቀሪቡ ተባሂሉ ኣሎ ኣብ ኣብያተ ጥዕና ኤርትራ ዝርከባ ጥኑሳት ኣዴታት ዝውሰደኦም መድሃኒታት ዓይነትን ድሕነትን ዝፀልዉ ረቑሓታትን ዝምልከቱ ሓሳባት እውን ኣብቲ መድረክ ከም ዝቐረቡ ማዕከናት ዜና ኤርትራ ፀብፂብን ኣለዋ ብሪጣንያን ሕብረት ኣውሮፓን ኣብ መንጎ መንግስቲ ኢትዮጵያን ሕወሓትን ዘሎ ምስሓብ ደው ክብል ፀዊዖም ሕብረት ኣውሮፓ ኣብ መንጎ ፌደራሎ መንግስቲ ኢትዮጵያን ሕወሓትን ዘለዎ ጥረት ከምኡውን ነቲ ስምምዕ ሰላም ፕሪቶርያ ኣብ ሓደጋ ዘውድቁ ተግባራት ብህፁፅ ደው ክብሉ ሓቲቱ ኣሎ እቲ ሕብረት ኣብ ዘውፅኦ ሓፂር መግለፂ ኣብ ትግራይ ዝርአ ዘሎ ኩነታት ብከቢድ ስጋት ይከታተሎ ከም ዘሎ እዩ ሓቢሩ ካልእ ኣዕናዊ ኩናት ምውጋድ ኣገዳሲ ምዃኑ ዘስመረሉ እቲ ሕብረት ኣብ መንጎ ክልትዮም ወገናት ዘሎ ፍለልያት ብፖለቲካዊ ዘተክፍታሕ ከም ዝግባእ ተሓሳሲቡ እዚ ፃውዒት ዝቐረበ ሕወሓት ነቲ ብጀነራል ታደስ ወረደ ዝምራሕ ዝነበረ ግዜዊ ምሕዳር ካብ ስልጣን ኣውሪዱ ሓዱሽ ክልላዊ መንግስቲ ንምስራት ይንቀሳቀስ ኣብ ዘለሉ እዋን እዩ ብተመሳሳሊ መገዲ ብሪጣንያ ኣብ ትግራይ ዘለዎ ውጥረት ንክዝሕል ፀዊዓላ ኤምባሲ ብሪጣንያ ኣብ ኢትዮጵያ ኣብ ዘውፅኦ መግለፂ ኣብ ትግራይ ተፈጢሩ ዘለዎ ውጥረት ንክዝሕልን ብዛዕባ ተገባብራ እቲ ዘላቂ ስምምዕ ምቁራፅ ተኽቲ ብህፁፅ ዘተክጅመርን ፀዊዑ ኣሎም እቲ ኤምባሲ ነቲ ብ ትግራይ ዘሎ ኩነታት ብቐረባ ይከታተሎ ከም ዘሎ ብምጥቃስ ካብ ስምምዕ ሰላም ወፃኢ ዝኾኑ ተግባራት ከም ዘይድግፍ ገሊጹ እዩ ዳግማይ ግጭት ዝፍጠር እንተኮይኑ ንትግራይ ንኢትዮጵያ ንመላእ ዞባ ቀርኒ ኣፍሪካን ኣዕናዊ ከም ዝኸንውን እውን ኣጠንቂቑ ኣሎ ኣብ መወዳእታ ብኣሜሪካ ዝውሃብ ዝነበረ ሓገዝ እንተተቋሪፁ ክሳብ 3.1 ሚልዮን ዝበፅሑ ሰባት ንሰብኣዊ ቅልውላዊ ክቃልዑ ይኽእሉ እዮም ክትብል ሴናተር ኣሜሪካ ኣጠንቂቓ ሰናተር ኣሜሪካ ጀን ሻሂን እቲ ብሓዱሽ መልክዕ ዝተወደበ ትካል ተረድኦ ኣሜሪካ ዩስኣይዲ ንኢትዮጵያውያን ተረዳእቲ ዝህቦ ዝነበረ ሓገዝ ኣብዚ መፃዋርሐን ተቋሪፅዎ ከቢድ ሰብኣዊ ቅልውላዊ ከም ዘጋጥም ንሚኒስትሪ ወፃኢ ጉዳይ ማርኮ ሩብዮ ኣብ ፀሓፈቶ ደብዳቤ ኣጠንቂቓላ እቲ ሓገዝ ኣብ ዝመፅእ ሰነ ክቋረፅ ፅፅቢ ትግበረሉ ተባሂሉ ኣሎ ኣብ ክልላት ትግራይ ኣምሓራን ዓፋርን ሓገዝ ዘድልዮም 3.1 ሚልዮን ዜጋታት 1 ሚልዮን ተፈናቐልቲ ሓዊሱ ህፁፅ ሓገዝ እንተዘይቀሪብሎም ከቢድ ናይ ምግቢ ውሕስነት ፀገም ከጋጥሞም ከም ዝኽእል እውን ገሊጽ ኣላ ሴናተር ጅን ከም ዝገለፀቶ ብሰንኪ ምንካይ ባጀት ዳግሚ ውደባ ፕሮግራማት ረድኤት መግቢ ኣሜሪካ እቶም ሂወት ድሕን ረድኤት መግቢ ዝህቡ ቁልፉ ፕሮግራማት ኣብ ዝመፅእ ሰነ 2026 ከብቁዕ እዮም ይኹን እምበር ምብቃዕ ናይዞም ፕሮግራማት ንተወሳኺ ሰብኣዊ ቁልውላዊ ከቃልዕ ከም ዝኽእል እዩ እታ ሴናተር ገሊፃ ዘላ

0: SBS live streams and podcasts are supported by advertising.
1: I'm here on the job site with Dale, who's a framing contractor.
2: Hey, good morning.
1: Dale traded up to Geico Commercial Auto Insurance for all his business vehicles. We're here where he needs us most.
2: Yep, they sure are.
1: We make it easy for him to save on all his insurance needs, all in one place, with coverage that fits his business and bottom line. Oh, I shouldn't have looked down.
2: It's all right.
1: We're so far up here.
2: Look at me. Take a deep breath.
1: Oh, I'm good. So good.
3: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
4: So, hantay malat yu. It is system. It's computer and you. System we ka program kundublo nakhalina. And soon you. It is narrow zibahal. Biza abahad nagar. Yuz felit it program. Nabnet hant program ala. Ta program biza abahant nagar tfelit. አፍታ ፍልጠተቲ አግን ዳርጋ መዘና ብሉን ማለት ናብነት ሐጂ ቼዝ ዝጻውት ፕሮግራም አለው ናይ ኮምፒውተር ፕሮግራም ሐጂ እቲ ፕሮግራምቲ ብዛዕባ ቼዝ ምጽዋት ብሙሉ ይፈልጦ ፍልጠቱ ኸኒ ዳርጋ ለዕሊ ሰብ እዩ ማለት ሰባት ምስኡ ተወዳዲሮም ሲ ክስዕርዎስ ኣብዘይ ክእልሉ ደረጃ በጽሕ ማለት እዩ ምክንያቱ እቲ ፕሮግራም በታ ናይ ቼዝ ስርዓት ሙሉእ ብሙሉእ ዝፈለጠ ማለት እዩ ከምኡ ከዓ ኣብ ዝተፈላለየ ፅፍሕታት ኣሎ ማለት ሕጂ እዚ ናሮ እዩ ዝበሃል ምክንያቱ ፍልጠት ናይቲ ሲስተም ኣብ ሓንቲ ነገር ጥራይ ዝተሓፅሪ እዩ ካብ እዚ ቼዝ ናይ ቼዝ ፕሮግራም ንኣብነሲ ብዛዕባ ናይ እንግሊሽ ሰንተንስ ወይ ከዓ ማትስ ማቴማቲክስ ወይ ቁፅሪ ደምረለይ እንተኢልካስ ክድምረልካ ይክእልን እዩ ብዛዕባ ዋላ ሓንቲ ፍልጠት የብሉን ብዛዕባ ቼዝ ግን ፈላጥ ማለት ሕጂ ብዙሓት ኣብነት ክንህብ ንኽእል ኢና ኣብዚ እዚ ፀቢብ ወይ ከዓኒ ናሮ ኣርቲፊሻል ኢንቴሊጀንት ንብሎ ንኣብነት ሕጂ እዚ ኩሉ ናይ ፐርሰናል ኣሲስታንት ኣብ ሞባይልና ዲና ኣብ ካልእ ኣብ ኮምፒተር ንረኽቦ ሲሪ ወይ ኣሌክሳ ወይ ናይ ጉግል ኣሲስታንት እዚ ብምሉኦም ናሮ ኣርቲፊሻል ኢንቴሊጀንስ እዮም ሕቶ ተሓቶም ነታ ሕቶ ይምልስልካ ማለት እዩ ብደንቢ ሰዓት ክንደይ ኮይኑ ኣሎ እንታይ ወይዘር ኣሎ ገለገለ ከምዚ ግበርለይ ኣላርም ግበርለይ ኩሉ ዓይነት ሕቶታት ተሓታ ክትምልሰልካ ትኽእል ማለት እዩ ካልእ ካኻቡ ፍለይ ዝበለ ንኣብነት ፌስቡክ ድዩ ወይ ከዓ ኣብ ኔትፍሊክስ ቪድዮ ፊልም ክትርኢ ከለኻስ ሓንቲ ፊልም ምስ ረእኻስ ብድሕሪያስ ኦ እዚኣ ፊልም እዚኻ ኸ ክትሪኣ ፅቡቕቲ እያ ገለ እብለካ ሕጂ እዚ ካበይ ኣምፅዎ እንዳሕዳል እወ እቲ ባህሪኻ ኣብቲ ናይ ዲጂታል ወርልድ ንስኻ ትገብሩ ኣክቲቪቲ ኩሉ ስለ ዝፈለጦ ኦ ኤርምያስ ኦ ኤርምያስ ፌስቡክ ክሪኢ ኣሎ ስለዚ ኦ ብዛዕባ ክስቶ እዩ ነይሩ እዩ ስለዚ ንክስቶ ከዓ ከምዚ ከምዝገበር ገለ ኢሉ ዋላ ዩቲዩብ ፊልም ስ ገለ እዚ ብምሉእ ሕጂ ኤኣይ እዩ ኣብቲ ናትካ ባህሪ ኣለልዩስ እንታይ ኢኻ ትደሊ ኣብ ምንታይ ኢኻ ኢንተረስትድ ዝኾንካ ኩሉ ክስታይ ገይሩ እቲ ዝደለካየ ምፃልካ ማለት እዩ ካልእ እውን ናይ ኢሜይል ሰርቪስ ከዓ ንኣብነት ሕጂ ኢሜይል ጉግል ኣብ ጂሜይል ከፊትካስ ኢሜይል ምስ መፅእካስ ኣብ ታሕትስ መልሲ ክትመልሲ ተደሊካስ ከምዚ ክትምልሰሉ ትኽእል ኢካ ኢሉስ መልሲ ይህበካ ማለት እንድሕዳ ተሰማሚዕካ ትመስስ ኣብኡ ኮልካ ሪፕላይ ጌርካ ትገብር ካበዩ ኣምፅእዎ እንድሕዳ ኢልን ከዓ ካብቲ ኢሜይል ኮሚኒኬሽን ትገብሮ ስኻ ኩሉ ተረድዩስ ኦ ፍሉጥ እዩ ስኻ ከምዚ ኢኻ ክትምልስ ማለት እዩ ኢሉ ሕጂ ዲስ ኢዝ ደ ኢንቴሊጀንስ ንብሎ ማለት እዩ ኣብ ካልእውን ኣብዙሕግዛክትሊ ናሮ ግን እዚ ሕጂ ኣብታ ናቶም ፊልድ ጥራዮም ክስታይ ትገብርዎ ማለት እዩ ካልእ እውን ጉግል ማፕ ንኣብነት ሕጂ ናቪጌተር ኣብ ማኪናካ ክዝብር ከለካስ ካብዚኣን እንዳበየነ ገዛ ክከይድ ዘለየ እንተኢልካስ ኦ እንዳበየነ ገዛ ክትከይድ ሰዓትን ፈርኣን ክወስደልካ እየ ትብለኒ ምናልባት ኣብ ምሳሕ ሰዓት ኣብ ራሽ ኣወር ዘለዎ ሰዓት ተዝኾንካስ ኦ ክልተ ሰዓት ክወስደልካ እዩ ትብለኒ ካበይ ኣምፅኣቶ እተኢልና ነቲ ኣብ ከባቢ ዘሎ ናይ ትራፊክ ምንቅስቃስ ኩሉ ሓበሬታ ስለ ዘለዋ በዚኣ እንተኸይዱ ክንዲ ዝክወስደሉ ገለገለላ ክሳይ ትገብረልካ ማለት እዩ ዚስ ኢዝ ኦሶ ኣናዘር ኢንቴሊጀንት እቲ ፕሮግራም ክገብሮ ዝኽእል ማለት እዩ እዚ ኩሉ ግን ሕጂ እቲ ናሮ ኢንቴሊጀንት ንብሎ ዘለና
5: ዋንእዚ ዘለናዮ ኣብ ዘዲና ዘለና ወይ ክንኡ
4: እወ ሕጂ እዚ ኩሉ በፂሕናዮስ ኣብ ዕለታዊ ናብራና ዳርጋ ንጥቀመሉ ዘለና ነገር እዩ ፈቲና ዲና ከይፈተና ዲና ኣሎ ንጥቀመሉ ኣለና ማለት እዩ
5: ንኣብነት እዚ ንኣብነት ቻትጂፒቲ ገልገለ ዝበሃሉ ኣለዉ እዚኣቶ ኣብየናይ ኣብቲ ኣብኡ ዲና ዘለና ኣብቲ ፀቢ
4: ግዛክትሊ እሱ እውን ሕጂ በዓል ቻትጂፒቲ ወይ ጋ ጀሚ

0: ና ገለ ዝበሃሉ ከዓ እሶም ከዓ ስቲል ናሮው ኤኣይ ኮይኖም ብዛዕባ ስነ ፅሑፍ እዩ ብዛዕባ ምፅሓፍ ንኣብነት ሕቶ ተሓቶ ብዛዕባ ኤኣይ ክፈልጥ ደሊ ኤኣይ እንታይ ማለት እዩ ክትብላ ከለካ ኤኣይ ማለት ከምዚ ከምዚ ማለት እዩ ክንደይ ዓይነት ኤኣይ ከምዚ ከምዚ እዚ ኩሉ ሕጂ ስቲል ናሮው እዩ እዚኦም ከዓ ኣብ ምንታይም እቲ ናቶም ክእለት ኣብ ቋንቋ ቋንቋ ስለ ዝፈልጡ እዚ ኩሉ ዲጂታል ኢንፎርሜሽን ኣብ ዓለም ዘሎ ኣብቲ ናቶም ኣብቲ ናይቲ ሲስተም ብሬን ዋላ እንበሎ ኣብኡ ስለ ዘሎ ካብኡ ዝተሓተትዎ ኩሉ ይምልሱ ማለት እዩ። በቲ ካልእ ወገን ሕጂ ንሪኦማተን
1: ፀቢብ ክንብሎሲ ምገፊሕ ዶይኮነ ንኣብነት ዋላ ስነ ፅሑፍ ከማን ብዛዕባ እዚ ሓደ ሾርት ሶር ይፅሓፍለይ ወይ
0: ምስ ክንመፅእ ከለና ክላሪፋይ ክንገብርና ክነብራ ኢና እምበር እዚ ሕጂ እዚ ኩሉ ብዛዕባ ሓደ ኣርእስቲ ብዛዕባ ኤኣይ መፅሓፍ ፀሓፈ ለለሲ ካብ ዜሮስ ሙሉእ መፅሓፍ ክፅሕፍ ክእል ናይ ኤኣይ ተጠቂሞ ማለት እዩ። ስቲል ግን እዚ ብቕዓት ናይታ ኤኣይ ኣብ ምፅሓፍን ምስ ቋንቋ ዝተተሓሓዘ ነገራትን እዩ። ንኣብነት ካልእ ፊዚካል ነገራት ልቸይ ተበላሽ ሎሞኒ ይዓረየለይ እንድሕዳ ኢለዮ ክዓረየለ ኣይክእልን ወይ ከዓኒ ቼዝ ክትፃወት ኣይክእልን እዩ። ቻት ጂፒቲስ ቼዝ ክትፃወት ኣይክእልን
1: መምርሒ ይበካ እዩ ከምዝግበር
0: መምርሒ ይበካ ሕጂ እቲ መምርሒ ሕጂ ኢንፎርሜሽን እዩ ስቲል ኢንፎርሜሽን እዩ ልክ ከምዚ መፅሓፍ ምፍላጥ ማለት እዩ።
1: ጀነራል እስኪ ንኸይድ ሞ ኣብቲ ጀነራል ዝበሃል ኣብኡ ዲና ዘለና ክነቐድ
0: ሕጂ እቲ ጀነራል ኤኣይ ንብሎ እቲ መጀመርያ እቲ ኤኣይ ንባዕሉ ክፈልጥ ከሎ ብዛዕባ ሓደ ነገራት ጥራይ ኮነ ዝፈልጥ ብዛዕባ ኩሉ ዋላ ተቓል ብቓላ ንድሕዳርናሲ ጀነራል ማለት ሲ እቲ ናቱ ኢንቴሊጀንሲ ኣብ ኩሉ እዩ ማለት እዩ። ቼስ ክፅዋት ትኽእል እዩ እንከዓ ከመይካ ክተብስል ትኽእል ክፈልጥ ትኽእል እዩ ብዛዕባ ዝኾነ ቋንቋታት ክፈልጥ ትኽእል እዩ ካልእ ዝግበር ነገራት ኩሉ መጀመርያ ኣምሹር ጠቂስና ንኸውን ኢና ኤኣይ ክንብል ከለና ወዲ ሰብ ክገብሮ ዝኽእል ነገር ክገብር ዝኽእል ሲስተም ማለት እዩ። ቤዚካሊ ሰብ ክገብሮ ዝኽእል ነገር ድድላይ ካሓሰብ ሕጂ ኣነሲ ፍልጠተይሲ ኣብ ሓደ ነገር ዝተደረታ ኣይኮነን ምናልባት ውሑድ ፍልጠት ክህልዎ ንኽእል እዩ ግን ገዛ ምፅራይ ይፈልጥ እየ ገዛ ምፅራይ እንድሕዳ ፈሊጠ ከዓ ነቲ ፍልጠተይ ኣብ ካልእ ቦታ ከዓ ኣፕላይ ክገብሮ ክእል እየ ነገራት ምዕራይ ክኸውን ክእል እዩ ኮታስ እቲ ብቕዓት ናተይ ኣብ ሓደ ነገር ዝተሓፅር ይኮነ ኣእምሮና ሲ ብዙሕ ነገር ገብር ክእል እዩ ኣብ ሓደ ኤርያ ዝፈለጥካዮ ስራሕ ንኣብነት ንስኻ ኣብ ሓደ ስራሕ ዝሰርሕ ፀኒሕካ ኣብቲ ስራሕ ዘጥረኻዮ ክእለት ሲ ኣብ ካልእ ቦታ ከድካስ ንዕኡ ትራንስፈር ክትገብሮ ትኽእል ኢካ ነቲ ፍልጠትካ ሲ ክትጥቀመሉ ትኽእል ኢካ ኣብ ካልእ ቦታ ክብለካ ከለኹ ሓደ ዓይነት ስራሕ ደይኮነስ ዝተፈላለየ ዓይነት ስራሕ ክኸውን ይኽእል እዩ ግን እቲ ዘለካ ፍልጠት ወይከዓ እቲ ኢንቴሊጀንሲ ነቲ ካልእ ዓይነት ስራሕ ከዓ ክትገብሮስ ክሕግዘካ ይመስል እንታይ ዘ ሪኮግናይዝ ዝገብረልካ ፕሮግራም ኣሎ ሕጂ እታ ኢሜጅ ሪኮግናይዝ ዝገብር ፕሮግራም ኣብ ኮምፒተርካ እንድሕዳ ኣላ እታ ፕሮግራም እቲኣ ወይከዓ እታ ሲስተም እቲኣ ሲ ብዛዕባ ኢሜጅ ሪኮግኒሽን ጥራያ ትፈልጥ ዘላ ማለት እዩ ዲካኒ ሕጂ ጀነራል እንድሕዳ ኮይኑ ግን እቲ ሲስተም እቲ ሲ ብዛዕባ ዝኾነ ነገር ሰብ ክገብሮ ብዛዕባ ዝኽእል ብሙሉእ ነገር ክገብር ይኽእል ክንዩ ከዓኒ እንታይ እዩ እቲ ጀነራል ዘብሎ ሓደ ካብቲ ማለት ሲ መጀመርያ እዚ ጀነራል ኣርቲፊሻል ኢንቴሊጀንት ንብሎ ዘለና በፂሕናዮ ኢና ኣይኮነን ዝብሉ ዘለዎ ኣብ ዝቀረባ ዓመታት ክብፃሕ እዩ ዝበሃል ነገር እዩ ስጋ ሕጂ ፍሉይ እቲ ጀነራል ኣርቲፊሻል ኢንቴሊጀንሲ ኣይተበፅሐን እዮም ዝብሉ ቶም ሰብ ሙያ ማለት እዩ ግን ኣብኡ እንድሕዳ በፂሕና ወይ ከዓ እቲ ክብፃሕ ተባሂሉ ተስፋ ዝግበሮ ዘሎ ነገር እንታይ እዩ እቲ ሲስተም እቲ ኢንቴሊጀንስ ኣርቲፊሻል ኢንቴሊጀንሲ ኣብ ሓደ ኤርያ ጥራይ ዶይኮነ ጥራይ ፍልጠቱስ ሓደ ኣብ ኩሉ ነገራት እዩ ዝፈልጥ ክልተ ከዓኒ ብዛዕባ ህላውነቱ ንባዕሉ ሲ ይፈልጥ እዩ exist comes gabr na abnasi program mati zi ana nbaalek hasbu kholu it's qurb kab umroy nilali again kamzi qalbi qalbi mish tiblo qalbi law sab sab qalbi law okay kamzallo sfelati ana si nabr kamzallo sfelati program we not a computer we had a computer again exist comes gabr sa ifelatni هدي كاني سمعت يبلون قال ولا حنت يبلون حجي الجنرال ارتفيشال انتليجنس زبلكن قلب زلوه ام زبلوه قلب زلوه اكزيست خمس جبرسي هو يفلت حاجه
1: يسد الله يخبر
0: زق هو هو سلاذ يفلت حجي قلب زلوه كان حدا هون كاسي نمتى تفطير كتفلت يخا انت تكبر على علامه لك علامه خا تكبر تخلي خا شعو انا زخون علامه نتحدى علني نتا علامي كغبرو قديتا اندحدا وسينا علامي نخي يغبر انقفات نزخونن نغر كاب قدمي كالي ازفتن ويك اكسعر ازفتن هادي كاني حجي اتي جنرال ارتفيشال انتليجنس بالكاني ابكمو درجه زبصحه انتليجنسيو ترى يفلت ديكونسي ماتي مفلات مفلات اتي خمس بناتنا قنقوا مسرت سلازلو انديو حجزو እዚ ግን ክኒኡ ክኒዮት ምፍላጥሲ ብዛዕባ ናቱ ህላውነት ከም ዘሎ ዓላማ ኣለዎ ንምንታይ ሃልዩ ኣሎ ንዑ ቱ ዘ ኤክስተንት ሕጂ እንድሕዳ ክትሓስቦ ከለካ እንታይ ማለት እዩ ከጥፍኦ ንዝደሊ ነገራት ከዓኒ ካብ ንኸይጠፍእ ከዓሲ ክጋደል እዩ ማለት እዩ ክጋደል እዩ ክጠፍ ምክንያቱ እዚ ቀልቢ ዘለዎ ሰብሲ ወቀልብ ዘለዎ ፍጥረት ክጠፋ አይደልኝ ስሪሉ አይጠፋልካኒ ማለት ንክነብር እዩ
1: ማለት ንክንርዶ ማለት አብ ቀረባይና ዘለና ክንርዶ ማለት አብይና ስለዘሎ ከባቢና ስለዘሎ ግን ከምዚ ክትብል ከለካ ግር ክብለና ይኽእል እንታይ ማለት እዩ ንሕና ንንቀሳቀስ ናብቲ ናብቲ ንብል ክንከላኸል ንኽእል ኣብ ምንታይ ኮይኑ ዝከላኸል ብኣካላዊ ነገር ክመፀና ይኽእል ድዩ ንዝብል ሕቶ እውን ክልኽእል እንድዩ ግን ኣብታ ኮምፒተር ኮይኑ ወይ ድማ ኣብቲ ጋጅት ኣብቲ ሞባይል ናብ ገለመለጥራይ ኮይኑ ድዩ ህላውነቱ ከመስክር ዝደሊ ወይስ ብኣካል እውን ክመፅእ ይኽእል እዩ ንዝብል ሕቶ እውን ክምለስ ስለ ዘለዎ ክንምለስ ኢና ካብ ካልኣይ ክፋል ማለት እዩ እዚ እትሰምዕዎ ዘለኹም መደር ብኣቃትክነ ዝፍኖ

ክብራ ሰማዕትና በዛ ናይ ፌብን ፀጋይ ወስን ትብል ዜማ ናብቲ ዝቕፅል ትሕዝቶና ኢብራሂም ዘዳልዎ ብዛዕባ ኣብ ኮሎምቢያ ናይ ድራግወይ ሓሽሽ ሎርድ ወይ ከዓ ጎይታ ዝነበረ ሞ ዝውንኖም ዝነበሩ ሂፖስ ዝበሃሉ ብዛዕባኦም ዘዳልዎ ትሕዝቶ ኣሎ ናብቲ ትሕዝቶ ቅድሚ ምስጋርና ግን በዛ ናይ ፌብን መሰጋገርን ካሕልፈኩም

0: Landu listens to waiting room music at the dentist.
1: It's like nitrous oxide for the ears.
0: Boatyou is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
1: Like reggae?
0: Sure.
1: Or a sea shanty?
0: If that's your thing.
1: Or pirate metal.
0: This boat trip is going to be interesting.
2: Don't you love it? Oh, it's so good!
0: It feels good to be Boatyou. It feels good to Geico.
3: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ ኤስቢኤስ ኦዲዮ ኣፕ ዳውንሎድ ግበሩ። ኤስቢኤስ ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
4: ኮሎምቢያ ሓደ ፍሉይ ፀገም ገጢሙ ኣሎ። ምስ ፓብሎ ኤስኮባር ቀዲሞም ምትስሳት ዝነበሮ ጉማሬታት እንታይ ምግባሮም ዝብል እቲ ዕሉል ወይ ፍሉጥ ጎይታ ምስግጋር ዕፅታት ወይ ሓሺሽ ዝነበረ ምዋቲ ነዞም ጉማሬታት ናብ ሃገር ብምእታዎምን ኣብ ሓደ ካብቶም ዝውንኖም ኣባይትታቱ መካነ እንስሳታት ብምውናነን ይፍለጥ። ኣብ 1980ታት ፓብሎ ኤስኮባር ኣብ ደቡብ ኣሜሪካዊት ሃገር ኮሎምቢያ ዘይምሕር ጐይታ ምስግጋር ሓሽሽ ወይ ዕፂ ተባሂሉ ህቡብነት ፈጢሩ ኣብ መወዳቱ ኣብ 1993 ተቐቲሉ። ሓደ ጐይታ ምስግጋር ሓሽሽ ወይ ዕፅታት ንዓመታት ካብ ዓለም ኣዝዩ ዝድለ ሰብ ሎሚ ኣብ ኮሎምብያዊት ከተማ መደይን ብፖሊስ ኮሎምብያ ብተኽሲ ተቐቲሉ። ሎሚ እውን እንተኾነ ኮሎምብያ በቲ ንሱ ገዲፍዎ ዝኸደ ታሪኻዊ ኣሰር ወይ ሓድጊ ትቃለስ ወይ ትጽገማላ። ብፖለቲካዊ ጐነፅ ወይ ዕግርግር ጥራይ እውን ኣይኮነን። ብኸባብ እምበር ኤስኮባር ኣብ ዝለዓለ ጠርዚ ናይ ሓያልነቱ 4 ጉማሬታት ናብ ኮሎምብያ ብምእታውን ኣብ ሓደ ካብቶም ዝውንኖም ኣባይቲ ድማ ንዖም ዝኸውን ንእሽቶ መካን እንስሳ ብምግባርን ይፍለጥ። ኮሎምብያዊ ትሮፒካዊ ሓኪም እንስሳታት ካርሎስ ቫልዴራማ እቲ ብዙሖም ካብ ሽዑን ድሓር ብዘይምቁፅፃር ዓብዩ ዓበይቲ ከባብያዊ ፀገማት ድማ ይፈጥሩ ኣለዉ ክብል ንቢቢሲ ሓቢሩ። ኣብቲ ዘለውዎ ከባቢ ነቲ ደቂቕ ሑፃ ወይ ሓመድ ኣብቶም ቀላያትን ሓፅብታትን ይውስኽዎ ወይ ይኹምርዎ። ስለዚ ብመሰረቱ ንብዙሓት ዝተፈላለዩ ስርዓተ ህወታት ይጸልውዎምን እቶም ኣብቶም ሞያት ዝርከቡ እንስሳታት ድማ ብምኽንያት እዚ ኹነታት እናተጸልዉ ይርከቡን። ኮሎምብያ ሂደት ኣዋርሕ ይገብር ምስ 8 መንግስታት ዝርርብ ጀሚራ። ንህንዲ፣ ሜክሲኮ፣ ፊሊፒንስ፣ ኢኳዶር፣ ፔሩን ደቡብ ኣፍሪቃን ዘካተተ ማለት እዩ። ንገለ ካብቶም እንስሳታት ከም ተኽእሎ ናብ መካነ እንስሳታት ወይ መዕቆቢታት እቶም ሃገራት ክሰጋገሩ ብምባል። እንተኾነ ግን እቶም ዘድልዩ ፈቓዳት ክርከቡ ኣይከኣሉን። ገለ ትካላት ድማ ምርባሕ ነንሓድሕድካ ወይ ኣብ ውሽጢኻ ምርባሕ ኣብቶም ጉማሬታት ኮሎምብያ ጉድለታት ዘርኢ ወይ ጀነቲክ ዲፌክት ስለ ዝፈጠሩ ብምባል ምግዳስ ገዲፈኖ። ሚኒስተር ከባቢ ኣይሪን ቨለዝ ድማ እቲ መንግስታ ዝያዳ ቁልጡፍ ስጉምቲ ክወስድ ተሃንጢ እዩ ትብል። መስርሕ መሃብ ወይ ፕሮቶኮል ምቕታል ንእዝዝ ኣለና። እቶም ሰብ መዚ ከባቢ ንኸምዚኦም ስጉምትታት ኣብ ምውሳድ ቀጥታዊ ሓላፍነት ዘለዎም ካብ ስነ ፍልጠታዊ መኣዝን ዝምልከትዎ መፅናዕታዊ ትካላት ተሓጊዞም እቲ ኣገዳሲ ዝኾነ ብዙሖም ክቕንስ ናይ ምግባር ተግባር ኣብ ግብሪ ከውዕልዎ መታን ክኽእሉ። ብዘይ እዚ ተግባር ብዙሖም ክትቋጻጸሮ ዘይከኣል እዩ። ኣብቶም ግምታት ከም ዝረኣናዮም ድማ ክሳብ 2030 ኣብ ዘለዉ እዋን ብውሕዱ ንስርዓተ ህይወትና ዝጸልውዎን ንከም በዓል ማናቲስ ዝተባህሉ ኣብቲ ማይ ዘሕምብሱ እንስሳታትን ጎብየ ሩባታትን ዝኣመሰሉ መበቆላውያን ዓሌታት ከይጎድዎምን ብውሕዱ 500 ጉማሬታት ክህልውና ክንገብር ኢና። እቲ ውሳነ ምቕታል እንስሳታት ብመርፍእ ምውጋእ ነቲ ሃገር መቓቂልዎ ኣሎ። ገለ ዘይተለምዱ ጠለባት ወይ ከዓ ሓሳባት እውን ስሒቦም ወይ ክቐርቡ ገይሮም ኣለዉ። እቲ መግለጺ ካብ ዝውሃብ ንድሓር ወዱ ንሓደ ህንዳዊ ቢልዮነር ክሳብ 80 ዝኾኑ ጉማሬታት ካብ ኮሎምብያ ናብ ናይ ውልቁ ኣባይቲ ኣብ ጉጃራት ህንዲ ከግዕዞም ሓሳብ ኣቕሪቡ። ኣናንት ኣምባኒ ወዱ ነቲ ኣብ ኣህጉር ኤሽያ ዝሃብተመ ሰብ ሙከሽ ኣምባኒ መጣን ከድሕኑ ነቶም እንስሳታት ኣብቲ ናይ ውልቂ መካን እንስሳታቱ ክቕበሎምን ክከናኸኖምን ፈቓደኛ ምዃኑ ገሊጹ። ኣብ ኮሎምብያ ድማ ሰነተር ኣንድሪያ ፓድያ ነዚ ናይ ምቕታል መስርሕ ተቃዊማቶላ። እዚ ብሓደ መሰጋገሪ ሓሺሽ ወይ ዕፂ ጨዋይን ቀታልን ሰብ ዝተገድፈልና ሓድጊ እዩ። ስለዚ ከመይ ኢልና ዳኢና ነዚ ምዕራፍ ብተመሳሳሊ ኣገባብ ማለት ነቶም ጉማሬታት ተኩስካ ብምቕታል ክንዓፅዎ ንገብር ዘለና። እንተኾነ ግን ብዓይነቲ ንዓመታት ንዝማሰይቲ ክቆፃፀሮ ክቃለት ዝፀንሐ መንግስቲ ኮሎምብያ ቀለልቲ ዝበሃሉ መልስታት የለውን። ንተራ ኮሎምብያውያን እዚ ጉዳይ ቁጠባዊ ህላወ እዩ። ገሊኦም ህላወ ናይቶም ጉማሬታት ምስቲ ናብሮኦም ክምእርሩ ዝገብርዎ ፃዕርታት ከሰናኽልዎም ፀኒሖም፣ ዋላ እኳ ገለ ውሑዳት ንረብሖም ከውዕልዎን ተፈተኑ። ብዙሓት ድሕሪ ቀትርታት ኣብ ሓደ ሰሙን ኮሎምብያውያንን ወፃእተኛታት ብፅሕትን ዝመልኣ ጀላቡ ነቲ ገማግም ባሕሪ ክቓንየዎ ይመጻ። ኣብቲ ጨፈቃ ዝመሎ ማይ ገለ ምልክታት ናይቶም እንስሳታት ክርዩ ይፅበዩ። ግን እዚኦም ምንፋሳት ወይ ምዝዋራት ሓደሓደ ግዜ ብኣውያት ክዛዘሙ ይኽእሉ እዮም። ነቲ ምዞም ጀላቡን ሰባትን ዘለዎም ርሕቀት ብዘፍርሕ ናሃሪ ሸፊኖሞ ተሃንዲዶም ስለ ዝመፁ። እዚ ዝኾነሉ ምኽንያት ጉማሬታት ሓውሲ ኣብ ማይ ዝነብሩ እንስሳታት ኮይኖም ክሳብ 8 ኪሎ ሜትር ኣብ ሰዓት ኣብ ማይን 30 ኪሎ ሜትር ኣብ ሰዓት ኣብ ደረቕ መሬትን ክሕንበቡ ዓቕሚ ዘለዎም እዮም። ንገፋፊ ዓሳ ኣብ ሩባ ማግዳሊና ሪቨር ዊሊንግተን ሳንቸዝ ከምኡ ምግባር ምስቲ ዘስዕቦ ሓደጋ ብምንፅፃር ዘዋፅ
5: ኣይኮነን።
4: ነቶም ጉማሬታት ክትርዮም ከለኻ ብሓቂ ዘፍርሕ እዩ። ምክንያቱ ቀዳም ኣብኡ ነርና ሓደ ካብኣቶም ኣፉ ከፊቱ ገፊሕ መንጋግኡ ምስ ዘርግሖ እንተጎቢጥካስ ምትርትር ከብለካ ኢልና። ስለዚ እቲ እንስሳ ሓደገኛ ምዃኑ ይርዳእካ እዩ። ስለዝረኣናዮ ድማ ዓሳ ምግፋፍ ኣቋሪፅና።

ክብራ ስማትና ናይ ሎም መደብና ቅምዛሙ ኣርስታት ዜና ክደግመልኩም ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ኣብ ዝርከብ 11 ከተማታትን ኣቑሻትን ዝነብሩ ሰባት ካብቲ ቦታ ብህፁፅ ክወፁ ትእዛዝ ኣመሓላሊፉ 8 ስደተኛታት ፀዓነት ጃልባ ካብ ፈረንሳ ናብ ብሪጣንያ ንምስጋር ኣብ ዝገበረቶ ፈተነ ኣብታ ጃልባ ዝነበራ 2 ንስቲ ሞይተን ኣብ ኩዕሶ እግሪ ሳም ኬር ኣብ ግጥማት ሱፐር ሊግ ደቂ ኣንስትዮ ንቸልሲ ካብ ኩሉ ግዜ ዝለዓለ ኣመዝጋቢት ሸቶ ኮይናትላ ባርሰማትና ናይ ሎሚ መደብና ዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ጥቕሶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነየልኩም እዛኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ቤነሰመረ ብሮህ መዓልቲ እዩ

0: difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya Garnut, mobile, online and radio.
2: የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሚያዝያ 26 2018 አርማዮቻችን እንደምናርፈዳችኋል። ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶቻችን ተካተዋል። በቃለ ምልልስ ዝግጅታችን ከሳሊ ገጣሚና ረዳት ፕሮፌሰር ከበደች ተክላብ ጋር በአንጋፋው ገጣሚና ሳሊ ገብረ ክርስቶስ ደስታ ስራዎች ዙሪያ በኦክላሃማ ዩኒቨርሲቲ የተካሄደውን ሲምፖዚየም አስመልክተን ያካሄድነው ቃለ ምልልስ ይስተናገዳል። እስከ ፕሮግራማችን በቃ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎችን እናስቀድማለን። ፕሬዚደንት ትራምፕ የሆርሙዝ ሰርጥ መተላለፊያ ተገትተው ያሉ መርከቦችን በተለያዩ ሀገራት ጥያቄ በጀባ እንዲያልፉ እንደሚያደርጉ አስታወቁ።
1: I will soon be reviewing the plan that Iran has just set.
0: የምስት አመቷ ህፃን ግድያ የልብስ ብራት መስከተሉ ተመለከተ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። ፕሬዚደንት ዶናልድ ትራምፕ ከዛሬ ምሽት አንስቶ በሆርሙዝ ሰርጥ መተላለፊያ ተገትተው ያሉ መርከቦችን በተለያዩ ሀገራት ጥያቄ መሰረት በማድረግ ጦራቸው አጅቦ እንደሚያሳልፋቸው ገልጠዋል። አቶ ትራምፕ እቅዳቸው ፕሮጀክትን ነጻነት ብለው የጠሩ ሲሆን ይህን ጥረታቸውን ለማደናቀፍ የሚጥር ካለም የኃይል እርምጃ እንደሚወሰድበት አስጠንቅቀዋል። የፕሬዚደንቱን መግለጫ ተከትሎ እስካሁን ከፔንታጎን የማረጋገጫ ቃል አልተደመጠም። በኢራን በኩልም በዋሽንግተንና ቴህራን መካከል ይፋዊ ያልሆነ ንግግር ቀጥሎ ያለ ስለመሆኑ በይፋ የተነገረ የለም። ይሁንና አቶ ትራምፕ የኢራንን አዲስ የሰላም ስምምነት ረቂቅ ስለ መቀበላቸው እርግጠኛ እንዳልሆኑ ተናግረዋል። ይህንም አስመልክተው ኢራን የላከችልንን እቅድ በቅርቡ ከልሰዋለሁ፣ ሆኖም ላለፉት 47 ዓመታት ሰብአዊነትና ዓለም ላይ የደረሱት ጉዳት ገና ትልቅ ዋጋ ሳይከፈል ተቀባይነት ሲያገኝ ማየት ይሳነኛል ብለዋል። የኤሊስ ስፕሪንግ የሌበር ምክር ቤት አባል ቻንሲ ፔክ የኩማንንጃይ የአምስት ዓመቷ ልጅ አሟሟትን ልብ ሰባሪ ሲሉ ገልጠውታል። የምክር ቤቱ አባል ጥልቅ ሐዘናቸውን በአደባባይ የገለጡት የአምስት ዓመቷን ልጅ በመግደል ወንጀል ተጠርጣሪ የሆነው የ47 ዓመቱ ጄፈርሰን ሉዊስ ክስ ምስረታን ተከትሎ ነው። ተጠርጣሪው ግለሰብ ላይ ለጊዜው ከሕግ አኳያ ይፋ ያልሆኑ ሁለት ተጨማሪ ክሶችም በግድያ ክሱ ላይ መታከላቸው ተነግሯል። የመጀመሪያው የጸረ አይሁዳዊነት ሮያል ኮሚሽን ስሚ ዛሬ ከቀጠር በፊት ጀምሯል። አይሁዳውያን አውስትራሊያን ኮሚሽኑ ዘንድ ቀርበው ገጠመኞቻቸውን በማንሳት የምስክር ቃላቸውን ይሰጣሉ። የማኅበረሰብ አመራር አባላትም በማኝነት ቀርበው ይገልጣሉ። በቀድሞዋ የከፍተኛ ፍርድ ቤት ዳኛ ቨርጂኒያ ቤል የሚመራው ኮሚሽን ባለፈው ሐሙስ ከቦንዳይ ጥቃት ጋር በተያያዘ የመረጃና ጸጥታ ግብረ መላሾችን በተመለከተ ቀዳሚ ሪፖርቱን ይፋ አድርጓል። በዚሁ ወደ ውጭ ምንዛሪ ተመናመረልን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ84 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያና ሰመልን። ሲድኒ ፀሐያማ ይሆን ይውላል፣ ዝቅተኛ 13 ከፍተኛ 25። ሜልበርን ብራ ይሆናል፣ ዝቅተኛ 12 ከፍተኛ 18። ብሪስበን በከፊል ደመናማ ይሆናል፣ ዝቅተኛ 18 ከፍተኛ 28። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 10 ከፍተኛ 24። አድላይድ ብራ ይሆናል፣ ዝቅተኛ 11 ከፍተኛ 19። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 10 ከፍተኛ 19። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 4 ከፍተኛ 17። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 25 ከፍተኛ 35። አዲስ አበባ ፀሐያማ ሆኖ ይውላል፣ ዝቅተኛ 14 ከፍተኛ 24። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፕሬዚደንት ትራምፕ የሆርሙዝ ሰርጥ መተላለፊያ ተገትተው ያሉ መርከቦችን በተለያዩ ሀገራት ጥያቄ በእጀባ እንዲያልፉ እንደሚያደርጉ አስታወቁ። የአምስት ዓመቷ ሕፃን ግድያ የልብ ስብራት ማስከተሉ ተመለከተ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: SBS Audio.
5: Kasabi ogar ndiget tachawati milawna hicha.
6: Yahti Adalia,
7: chumbe halama.
8: SBS Chill.
9: SBS Pop Asia. Non-stop Asian pop.
10: Can you describe that feeling for people who haven't experienced it?
11: SBS Hindi uplab karwata hai.
12: Far from the partisan politics.
5: Sabalai bohunu kwangoch. Zena ochin yaza. Kostawi simit ogar yemiget muzikana. Maraki podcastoch. Katashafunubet lemagalet itabukotale.
4: SBS.com.au/audio.
5: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናልፋለን። ሀገርኛ ሪፖርት
13: በኢትዮጵያ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ምዝበራ ማከናወናቸውን በኦዲት መረጋገጡን የፌደራል ፖሊስ ኮሚሽን አስታወቀ። በ2018 ዓመተ ምህረት በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የመዘበሩ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ምንዛሬ ዋጋ ከ98 ቢሊዮን ብር በላይ ጉዳት እንደደረሰ በኦዲት ተረጋግጧል ብሏል የፌደራል ፖሊስ ኮሚሽን። የፌደራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ፌደራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ባብራሩበት ወቅት ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጸሙ በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የወንጀል ፈጻሚው ከራስ አርቆ ውጭ አገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋርም በትብብር በመስራትና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ያላቸው ቢሆንም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ ፈተና እንደሆነም ተናግረዋል ብለዋል ሪፖርተር ጋዜጣ በዘገባው። በበጀት ዓመቱ 9 ወራት በህዝብ እይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽን እና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንደዚሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና ውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ መቻላቸውንም ሐላፊው አክለው ገልጸዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌደራል ፖሊስ በኮንትሮባንድ ዝውውር መከላከል ስራ በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን ብር የሚገመቱ ሸቀጦችን በቁጥጥር ስር መዋሉን ተናግረዋል። ፌደራል ፖሊስ በአዲስ አበባና በመላ ሀገሪቱ የሚገኙ 623 ከፍተኛ መሰረተ ልማቶችን እና የፌደራል ተቋማት ላይ ጥበቃ ያደረገ መሆኑን የተናገሩት ኮሚሽነሩ የመንገድ ላይ ዝርፊያ በዚህ ዓመት በከፍተኛ ሁኔታ ቀንሷል ብለዋል። ያም ሆኖ ሙከራዎች አሁንም መቀጠላቸውንና በ2017 ዓ.ም 251 ተጠርጣሪዎች የተያዙ ሲሆን በ2018 ዓ.ም ግን 64 በመንገድ ላይ ዝርፊያ ተጠርጣሪዎች ተይዘዋል ብለዋል። በጦር መሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለታጣቂ ቡድኖች ሊተላለፍ የነበረ 56000 በላይ ጥይትና ከ241 በላይ መሳሪያዎች መያዛቸውንም አክለዋል። በድንበር ዘለል ወንጀሎች በ9 ወራት በኮንትሮባንድ 330 ባደንዛዥ 59 በህገወጥ የሰዎች ዝውውር 59 በህገወጥ ጦር መሳሪያና በህገወጥ የገንዘብ ዝውውር ደግሞ 203 ሰዎች በአጠቃላይ 751 ሰዎች ተጠርጥረው መያዛቸውንም ተናግረዋል። በፌደራል ዋና ዋና መንገዶች በተደረገ የቁጥጥር ስራ ደንብ ተላልፈው በኮድ የተቀጡ አሽከርካሪዎች 7686 ከመናሃሪያ ውጪ ሲያሽከረክሩ የተገኙ 2500 የሚጠጉ ያለመንጃ ፈቃድ ሲያሽከረክሩ የተገኙ 22 ላልተፈቀደ አገልግሎት ተሽከርካሪን ሲጠቀሙ የተገኙ ደግሞ 45 ሰዎችን ጨምሮ በጥቅሉ 11555 ሰዎች ላይ የደንብ ማስከበር ስራ መስራታቸውንም ኮሚሽነር ደመላሽ ገብረ ሚካኤል መግለጻቸውን ሪፖርተር ጋዜጣ በእሁድ እትሙ አክሎ አብራርቷል። ዳንጎቴ የነዳጅ ማጣሪያ ኩባንያ በቀጥታ ለኢትዮጵያ አየር መንገድ የአውሮፕላን ነዳጅ ማቅረብ መጀመሩ ተገለጸም። የናይጄሪያን የነዳጅ ፍላጎት ማሟላት እንደቻለ የተገለጸው ዳንጎቴ ከቅርብ ጊዜያት ወዲህ ለበርካታ የአፍሪካና ዓለም አቀፍ ገበያዎች የአውሮፕላን ነዳጅ እንደዚሁም ናፍጣና ቤንዚን ማቅረብ መጀመሩን ቢዝነስ ኢንሳይደር ዘግቧል። ለኢትዮጵያ አየር መንገድ በቀጥታ ነዳጅ ማቅረብ በመጀመራችን ኩራት ይሰማናል ያሉት የዳንጎቴ የነዳጅ ማጣሪያ ከፍተኛ ኃላፊዎች በሙሉ አቅሙ በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ ያመረተ የሚገኘው ኩባንያቸው ለሌሎች በርካታ የአፍሪካ ሀገራት ነዳጅ በተመሳሳይ በቀጥታ ማቅረቡን እንደሚቀጥል ተናግረዋል። ዳንጎቴ የአውሮፕላን ነዳጅ ለኢትዮጵያ አየር መንገድ ማቅረብ የጀመረው በመካከለኛው ምስራቅ ጦርነት ሳቢያ አየር መንገዱ የአውሮፕላን ነዳጅ እጥረት እና የዋጋ ውድነት ባጋጠመው ወቅት ላይ ነው። የአውሮፓ ህብረትና የብሪታንያ መንግስት በኢትዮጵያ የፌደራል መንግስትና በህወሓት መካከል ያለው ውጥረትና የፕሪቶሪያውን የግጭት ማቆም ስምምነት አደጋ ላይ የሚጥሉ ድርጊቶች በአስቸኳይ እንዲቆሙ ጠየቁም። በትግራይ የሚታየውን ሁኔታ በከፍተኛ ስጋት ውስጥ ሆኖ የተከታተለው መሆኑን ባወጣው አጭር መግለጫ የገለጸው የአውሮፓ ህብረት ሌላው አውዳሚ ግጭትን ማስቀረት አስፈላጊ ነው ሲልም ገልጿል። በሁለቱ ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት እንደሚገባም አጽንኦት ሰጥቷል። ህብረቱ ይህን ጥሪ ያደረገው ህወሓት ጀነራል ታደሰ የሚመሩትን ጊዜያዊ አስተዳደር ከስልጣን አውርዶ አዲስ ክልላዊ መንግስት ለማቋቋም እየተንቀሳቀሰ ባለበት ወቅት ነው። በተመሳሳይ የብሪታንያ መንግስት በትግራይ የተፈጠረው ውጥረት እንዲረግብ ጠይቋል። የኢትዮጵያ ፌደራል መንግስትና ህወሓት በተፈራረሙት ዘላቂ ግጭት ማቆም ስምምነት አተገባበር ዙሪያ በአስቸኳይ ንግግር እንዲጀምሩ በኢትዮጵያ የብሪታንያ ኤምባሲ ባወጣው አጭር መግለጫ ጥሪ አድርጓል። ኤምባሲው በትግራይ ያለውን ሁኔታ በቅርብ የተከታተለ መሆኑንም ጠቅሷል። የጋና የውጭ ጉዳይ ሚኒስቴር በኢትዮጵያ ለሚገኙ ዜጎቹ ጥብቅ ማስጠንቀቂያ አስተላለፈም። የጋና ውጭ ጉዳይ ሚኒስቴር በኢትዮጵያ ውስጥ የሚኖሩ ዜጎቹ ከአዲሱ የኢሚግሬሽን ደንብ ጋር በተያያዘ ጥብቅ ማስጠንቀቂያ እንደሰጠ የሲጂቲኤን አፍሪካ ዘገባ ያመለክታል። በዚህ አዲስ መመሪያ መሰረት የቪዛ ጊዜያቸው ካለፈ በኋላ በኢትዮጵያ የሚቆዩ ግለሰቦች እስከ $5,000 የሚደርስ ከፍተኛ ቅጣትና ዕለታዊ ተጨማሪ ክፍያዎች እንደሚጠብቋቸው አስጠንቅቋል። በተጨማሪም የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ቅጣቱን መክፈል የማይችሉ ጥፋተኞችን ንብረት የመያዝና የመሸጥ ስልጣን እንዳለው የጋና የውጭ ጉዳይ ሚኒስቴር ለዜጎቹ አሳስቧል። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት ልባት እንዲሰጠውና ጥቃት አድራሾች ተጠያቂ እንዲደረጉ መጠየቁን የውጭ ጉዳይ ሚኒስቴር አስታወቀም። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በኢትዮጵያውያን ላይ ጥቃት እየደረሰ መሆኑን ገልጾ የሀገሪቱ መንግስት እርምጃ እንዲወስድ ባወጣው መግለጫም ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በተለይም ባለፉት ሳምንታት የግድያ ጥቃት እየተፈጸመባቸው መሆኑ እየተገለጸ ነው። ለአብነትም ከሰሞኑ ቃላቸውን የሰጡት ኢትዮጵያውያን ባለፉት 3 ሳምንታት ብቻ 7 ኢትዮጵያውያን መገደላቸውን ገልጸው 4 በተከታታይ 2 ቀናት የተገደሉ ናቸውም ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ችግሩ መከሰቱን አምኖ የደቡብ አፍሪካ መንግስት ለጉዳዩ ልባት እንዲሰጥ እምነት አለንም ሲል ገልጿል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደም ማጋጥመዋል፣ ይህንን በቅርበት እየተከታተልን እንገኛለንም ሲሉ ገልጸዋል። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ፣ እጅግ በርካታ የኮሚኒቲ አባላት እና ደረጃጀቶች አሉ ያሉት ቃል አቀባዩ ችግሮች ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁም ጥሪ ይተላለፋል ብለዋል። የሚያስፈልገውን ጥበቃና ከለላ እንዲደረግ መጠየቃቸውን ያስታወቁት ቃል አቀባዩ የደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ሀገራዊው የምክክር ጉባኤ ምርጫው እንደተጠናቀቀ ይጀምራል ተባለም። ለሁለተኛ ጊዜ የስራ ጊዜ የተራዘመለት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤ ሰባተኛው ጠቅላላ ምርጫ እንደተከናወነ የበጀት ዓመቱ ከማለቁ በፊት ለመጀመር መዘጋጀቱን አስታውቋል። የሕዝብ ተወካዮች ምክር ቤት በየካቲት መጀመሪያ ኮሚሽኑን የስራ ጊዜ ለተጨማሪ 8 ወራት ማራዘሙ የሚታወስ ሲሆን፣ ለሁለተኛ ጊዜ የተራዘመው የስራ ጊዜ ለመጠናቀቅ ጥቂት ወራት የቀሩት ኮሚሽኑ ዋናውን የምክክር ጉባኤ ምርጫው እንደተጠናቀቀ የበጀት ዓመቱ ከማለቁ በፊት ለማስጀመር እየሰራ መሆኑን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ጉባኤውን በተለያዩ ቦታዎች የማካሄድ ፍላጎት እንደነበረ ቢሆንም ነገር ግን ሁሉንም በእኩል የማስተናገድ አቅም ሊኖር ስለሚገባ በውጭና በሀገር ውስጥ ላለው ሰው መገናኛ የምትሆነው አዲስ አበባ ስለሆነች አዲስ አበባ ለማካሄድ መወሰኑንም ተናግረዋል። ኮሚሽኑ በ11 ክልሎችና በሁለት ከተማ አስተዳደሮች የተሳታፊዎች መረጣና የአጀንዳ ልየታ ማከናወኑን፣ በዚህ ሂደት ከትግራይ ክልል በኩል በርካታ ተግዳሮቶች እንደገጠሙትም አስረድተዋል። በአሁኑ ወቅት ኮሚሽኑ የትግራይ ክልልን ጨምሮ ከሁሉም የአገሪቱ አካባቢዎች ለተውጣጡ አወያዮች የግንዛቤ ማስጨበጫ እያካሄደ መሆኑን፣ በአዋጁ መሰረት አወያዮቹ የተመረጡት ኮሚሽነሮቹ በተመረጡበት አግባብ መሆን እንዳለበት በሚገልጸው መሰረት መካሄዱንና 190 አወያዮች መመረጣቸውንም ፕሮፌሰር መስፍን አክለው አስረድተዋል። የናፍጣ ነዳጅ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል አሉ የገንዘብ ሚኒስትሩ አህመድ ሺዴ። አቶ አህመድ ሺዴ ሰሞኑን በሰጡት መግለጫ በአሁኑ ወቅት ያለውን የምርትና የትራንስፖርት እንቅስቃሴ በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት መወሰኑን ገልጸዋል። በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበረ የገለጹት ሚኒስትሩ በዚህም በቀን 4.5 ሚሊዮን ሊትር ይቀርብ ነበር ብለዋል። በአሁኑ ወቅት ግን ከጦርነቱ በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲገባ መወሰኑን አስረድተዋል። ለዚህም ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግም ገልጸዋል። ናፍጣው ከጅቡቲ ወደ አዲስ አበባ መጓጓዝ ጀምሯል ያሉት ሚኒስትሩ አጠቃላይ የነዳጅ ድጎማውም ከ300 ቢሊዮን ብር በላይ ማለፉን ተናግረዋል። ቤንዚንና የአውሮፕላን ነዳጅ ከጦርነቱ በፊት በነበረው ልክ ሲቀርብ እንደቆየና አሁንም እንደሚቀርብ አክለው አንስተዋል። ለአዲስ አበባም ሆነ ለክልሎች ከጅቡቲ ናፍጣ የማጓጓዝ ስራ እየተከናወነ መሆኑንም ሚኒስትሩ አክለው ገልጸዋል። በመጨረሻም ከሌላ ሰው ጋር በስልክ ስታወራ ሰምቻለሁ በሚል በቅናት ተገፋፍቶ ባለቤቱን የገደለው ግለሰብ በ9 ዓመት ጽኑ እስራት ተቀጣም። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ የ38 ዓመቱ ሀብታሙ ጋረደው የተባለ ግለሰብ ለ17 ዓመታት አብራው የኖረችውንና የአራት ልጆች እናት የሆነችውን ባለቤቱን በመግደል የ9 ዓመት እስራት ተፈርዶበታል። ግለሰቡ ወንጀሉን የፈጸመው ጥቅምት 10 ቀን 2018 ዓ.ም ሲሆን ባለቤቱ ለሌላ ሰው በስልክ እሱ ወይም ባሏ መሆኑ ነው ቤት ስላለ አሁን መምጣት አልችልም አንተ ስጋ አዘህ ብላ ሂሳቡን እኔ ከፍላለሁ ስትል በመስማቱ በደረሰበት ድንገተኛ የቅናት ንዴት በተፈለጠ እንጨት መትቶ ህይወቷ እንዲያልፍ ማድረጉን የዞኑ አቃቤ ህግ አስታውቋል። ተከሳሹ ድርጊቱን እንደፈጸመ ወዲያውኑ ለፖሊስ እጁን የሰጠ ሲሆን የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ግድያው ደምን በሚያፈላ ድንገተኛ ምክንያት የተፈጸመ መሆኑንና ሌሎች የቅጣት ማቅለያዎችን ግምት ውስጥ በማስገባት ሚያዝያ 19 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ9 ዓመት ጽኑ እስራት እንዲቀጣ ወስኖበታል።
5: ሀገርኛ ሪፖርት።
4: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
6: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've give up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
7: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። SBS Amharic Facebook
5: በዚሁ ወደ ቀጣዩ በቅርቡት ስለ ተከበረውን ያንዛክ ዴይና እንደዚሁም የአውስትራሊያ ነባር ዜጎች ወደሚመለከተው ክፍለ ዝግጅታችን እናልፋለን። ወደ ጎን የተገፋው ታሪክ የአቦርጅናልና ቶረስ ሰርጥ ደሴተኞች አገልግሎት በአንዛክ ቀን በየመቱ አውስትራሊያውያን የአውስትራሊያና ኒውዚላንድ ጦር ሰራዊት ኮር ቀን አንዛክ ቀንን ለማክበር ይታደማሉ። እኛን በጦርነቶች ግጭቶችና የሰላም አስከባሪ ግዳጆች ተሰማርተው አገልግሎታቸውን አበርክተው የነበሩትን በክብር ለመዘከር ይሁንና የምንዘክረው የነማንን ታሪክ ነው? አዘውትረን የማንሰማቸው ታሪኮች ሳሉ በዚህ ክፍለ ዝግጅት በጣም ጠቃሚ የሆነ ገና ወደ ጎን የተባለ ታሪክን እናነሳለን። የአቦርጅናልና ቶረስ ሰርጥ ደሴት ሰዎችን አገልግሎት በርካታ አቦርጅናልና ቶረስ ሰርጥ ደሴተኛ ሰዎች ምንም እንኳ በይፋ ከቀጠራ ቢታገዱም በአንደኛውና ሁለተኛ የዓለም ጦርነቶች ወቅት ነባር ዜጎች ካልሆኑ የአውስትራሊያ ጦር ሰራዊት አባላት ጎን ለጎን ተሰልፈው አገልግለዋል። ዛሬ ታሪካቸው ዕውቅና እንዲያገኝና ለዝክረ መታሰቢያም እንዲበቃ የሚደረጉ ጥረቶች ጠንክረዋል። የኑግናዋል ጎመሮይ ሰው ማይክል ቤል የዚያ ሥራ አካል ናቸው። እንደ አውስትራሊያ ጦር መታሰቢያ አገናኝ መኮንነታቸው እኒያ የአቦርጅናልና ቶረስ ሰርጥ ደሴተኞች ሰዎች የጦር ደንብ ልብስ ለብሰውና በሌላም በኩል በሀገር ቤት ለጦርነቱ ጥረቶች የየድርሻ አገልግሎትና መስዋዕትነታቸውን ያበረከቱት ተነቅሰው ሲልም ዕውቅና እንዲቸራቸው እገዛ አበርክተዋል። በዚያ ሥራም ግልጽ ምስል ብቅ ብሎ መታየት ጀምሯል። ምን ያህል የአቦርጅናልና ቶረስ ሰርጥ ደሴተኞች ሰዎች በአንደኛው የዓለም ጦርነትና በሁለተኛው የዓለም ጦርነት ወቅት አገልግለዋል? በአሁኑ ወቅት ከ1200 ትንሽ ከፍ ያለ የነባር ዜጎች ወንዶች በአንደኛው ዓለም ጦርነት ወቅት ተቀጥረዋል ወይም ለመመልመል ሙከራ አድርገዋል። እንዲሁም 6500 ያህል ወንዶች በሁለተኛው ዓለም ጦርነት ወቅት ለቅጥር በቅተዋል ሲሉ አቶ ቤል ገልጠዋል። ቁጥሮቹም ተጨማሪ ሬኮርዶችን መገኘት ተከትለው እየጨመሩ ነው። ምንም እንኳ እንከን ቢበዛባቸውም ቁጥሮቹ ቀላል የሚባሉ አይደሉም። የአውስትራሊያ ነባር ዜጎች በውትድርና ለመቀጠር ግጥሟቸው የነበሩ ጋሬጣዎች ምን ነበሩ? ነባር ዜጎቹ በጦር ሰራዊት ውስጥ ለመቀጠር ግጥሟቸው የነበሩ ገደቦች ዘርፈ ብዙ ነበሩ። በአገር ውስጥ ከዳር እስከ ዳር የመንቀሳቀስ ገደቦች ነበሩባቸው። እንደ ሙሉ የአውስትራሊያ ዜጎችም አይቆጠሩም ነበር። ሌላው ቀርቶ እንደ ሰው እንኳ ህጋዊ ዕውቅና አልነበራቸውም። ወታደራዊ ፖሊሲዎችም አውሮፓዊ ዝርያ ያላቸውን ካልሆነ በስተቀር ሌሎቹን አካታች አልነበሩም። እኒህም አንድ ላይ ተጣምረው ሁነኛ መሰናክሎችን ፈጥረውባቸዋል። እንዲያም ሆኖ ግና በርካታዎቹ ለቀጠራ በአዋኪ ሁኔታዎች ውስጥ አልፈዋል። እኩል መብቶችን ለነፈገቻቸው ሀገር ለማገልገል ብርቱ ፍላጎት ጽናትና ቁርጠኝነትን አሳይተዋል። ነባር ዜጎቹ ከጦር ሜዳ ሲመለሱ የጠበቋቸው ምንድን ነበሩ? ለበርካታ የነባር ዜጎች ወታደሮች መስዋዕትነት እኩልነት ማለት አልነበረም። ወደ ህብረተሰቡ የተቀላቀሉት መድሎና የገደብ ህጎች የለተለት ህይወት አካል ሆነው ሳለ ነው አክሎም ወደ ሀገራቸው የተመለሱት በጅጉ እኩል ወዳል ነበር ህብረተሰብ ነበር ተቀላቀሉትም ለየታ የተጓደለ ህጋዊ ዕቅና የመሬት ባለቤትነት እኩል ክፍያ ልጆቻችንን በማሳደግ ላይ ገደቦች በተጣሉበት የትውልዶች ስርቆት ባያሌው ወን በሆኑበት ሁኔታ ነበር ብለዋል የተወሰኑ ነባር ዜጎች ጥቅማ ጥቅሞችን ማግኘት ቢችሉም አያሌዎች ግን በመጠነ ሰፊ ማህበራዊና ፖለቲካዊ ገደቦች ሳቢያ ድጋፍ አልባ በመሆን ተጠቃሚ አልነበሩም ሌላው ቀርቶ ከሌሎች አብሮዎቻቸው ካገለገሉ የቀድሞ ጦር አባላት ጋር እንኳን ለመገናኘት ያዳግታቸው ነበር የቀድሞና የወቅቱ ወታደሮችን ለመዘከር ያንዛ ቀን ክብረ በዓልን የሚያዘጋጀውና አልኮልን ጨምሮ የመዝናኛ አገልግሎት ሰጪ የሆነው ከጦር ሜዳ ተመላሽ ወታደሮች ሊግ ክለብ ውስጥ የነባር ዜጎች የቀድሞ ወታደሮች ላይ ገደቦች ነበሩበት። አውስትራሊያ የአቦርጅናልና ቶረስ ሰርጥ ደሴተኞችን ወታደራዊ አገልግሎት የምትዘክረው እንደምን ነው? በቅርብ 10 ዓመታት ውስጥ የአውስትራሊያ ጦር መታሰቢያ የአቦርጅናልና ቶረስ ሰርጥ ደሴተኞችን አገልግሎት በመግለጥ ንቁ ሚና ከውኗል። በመላ ማዕከለ ስዕላታችን ታሪኮቻችን በኩልነትና አግባብነት ተዳርሰዋል ያሉት አቶ ቤል ሲሆኑ የነባር ዜጎችን ጠቅላላ አገልግሎት ሁሉንም ማዕከለ ስዕላት ሁሉንም ሙክልናዎቻችንን ያቀፉ ይዘቶች አሉን ሲሉም አክለዋል። አያይዞም በወታደራዊ ደንብ ልብስ ራሳቸውን የሚያዩት እንደ ምድብ ክፍሎቻቸው አረንጓዴ ሰማያዊ ወይም ግራጫ አድርገው ነው። በጦር ሰራዊቱ አየር ኃይልና ባህር ኃይል የደንብ ልብሶች ብለዋል። በርካታ ነባር ዜጎች ራሳቸውን የሚያዩት በቅድሚያ ክልሎች ጎን ተሰልፎ እንዳገለገለ ወታደር ስለመሆኑም አንጸባራቂ ነው። በዚህ አንዛቅ ቀን ስለ አቦርጅናልና ቶረስ ሰርጥ ደሴተኞች ታሪክ ማወቅ የሚገባውት ምንን ነው? አንዛቅን መረዳት ማለት የአቦርጅናልና ቶረስ ደሴተኞች ስለበረከቷቸው አስተዋጽኦችና ስለገጠሟቸው ተግዳሮቶች ቀናን መቸር ነው። ዛሬ ላይ ደርሶ ስላለው ሙሉ የአውስትራሊያ ታሪክ ነው ሲሉ ያመለከቱት አቶ ቤል ባለፉት አመታት ለይታ ያልበቃን እንደነበር ማለት አይደለም እንደ አንደኛ ያለም ጦርነት ማንነታቸውን እንደደበቁትም አይደለም የአውስትራሊያ ሙሉ ታሪክን እንዲያዩ ነው የምናበረታታው ወቀናን ነፍከው ተጽፈው እንደነበሩት ያለፉት ስራቶች ሳይሆን ብለዋል። ያንዛቀን እነሂን በጦርነቶችና ግጭቶች ውስጥ አገልግሎቶቻቸውን የሰጡትን መዘከሪያ ለታሪክ ክብር ለመቸርም በጋራ መታደሚያ ነው። እንዲህ ያሉ ታሪኮች ወቅታዊ ጉዳዮች

0: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
1: Landu listens to waiting room music at the dentist.
2: It's like nitrous oxide for the ears.
1: Boatyou is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
2: Like reggae?
1: Sure.
2: Or a sea shanty?
1: If that's your thing.
2: Or pirate metal.
1: This boat trip is going to be interesting.
2: Don't you love it? Oh, it's so good!
1: It feels good to be Boatyou. It feels good to Geico.
3: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑኑ ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
4: በዚሁ ወደ ቀጣዩ ቃለ ምልልስ ዝግጅታችን እናልፋለን። ከከበደች ተክላብ ጋር ያካሄድነው ቃለ ምልልስ ነው። መልከታም በአለቀኔና ሳሊ ገብረ ክርስቶስ ደስታ ህይወት ዙሪያ ነው።
5: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
4: የዛሬው የውይይት ትኩረታችን በአንጋፋው ኢትዮጵያ ሳሊና ገጣሚ ገብረ ክርስቶስ ደስታ የጥበብ ስራ ህይወት ላይ ነው። ገብረ ክርስቶስ ደስታ በሁለት ገጽታ ይነሳል። አንድም በነገጥም ስራዎቹ፣ ሁለትም በስነ ስዕሉ። ከሀገርኛ የቀብና የስነ ግጥም ስንኝ ቋጠሮቹ ወጣ ያለ ነው በሚል ትችቶች፣ በሌላ ወገን የዘመናዊ የጥበብ አባት በሚባል እንዲሁ በመስኩንነት ይነሳል። ይህንኑ አስመልክቶ በገብረ ክርስቶስ ደስታ የህይወት ዙሪያ በቅርቡ ከማርች 31 እስከ ኤፕሪል 1 በሀገር አሜሪካ ሙሉ ሲምፖዚየም በኦክላሃማ ዩኒቨርሲቲ ተካሂዷል። በዛም ላይ ከሁለት ቀናቶች ውስጥ የገብረ ክርስቶስ ስራዎችን በማንጸባረቅ ቀርበው የነበሩት የገብረ ክርስቶስ ስነ ግጥምና ስዕል በተመለከተ አንዷ ራሃቸው በገብረ ክርስቶስ ደስታና በዘመናዊው የወቅቱ የጥበብ ህይወት ውስጥ የሚገኙት ከበደች ተክላብ ናቸው። እሳቸውም በስነ ግጥም፣ ቀለም፣ ቅብ፣ ቅርጻ ቅርጽና የድፍ ስራዎች እንደዚሁ ስመጠር ከሆኑ ኢትዮጵያውያን መካከል አንዷ ናቸው። ወደ ገብረ ክርስቶስ ደስታ ዝግጅት ለመሄድ ገብረ ክርስቶስ ደስታን በተለይ ከኦክላሃማ ዩኒቨርሲቲ ጋር ያያይዘው ምንድነው? የዚህ አይነት ልዩ የሆነ ሙሉ በሙሉ በሱ ስራዎች ላይ የተኮረ ሲምፖዚየም መካሄዱስ ምን ማለት ነው? አነሳሱ ከየት ነው?
6: ጤና ይስጥልኝ ከሰውን በጣም አመሰግናለሁ። እዚህ ነገር ላይ ትኩረት ሰጥተህ ኢንተርቪው ለማድረግ በመነሳትህ አመሰግናለሁ።

0: SBS live streams and podcasts are supported by advertising.
1: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on two purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: ሆኖም ግን ኦክላሃማ ዩኒቨርሲቲ እና የኢትዮጵያ በተለየ አለማያ እርሻ ኮሌጅ ታሪካዊ ግንኙነት ነበራቸው ከአጼ ኃይለ ሥላሴ ጊዜም ጀምሮ እና የቆየ ታሪክ አለ እንደውም ግርማዊ ጃንሆይ ዩኒቨርሲቲውንም ጎብኝተው ነበረ በትክክል አመተምረቱን ባላስታውስም ብዙ የጥናት ልውውጦች በኦክላሃማ ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ መካከል ይካሄዱ ነበር እና እነኛ አይነት ታሪካዊ ግንኙነቶች ነበሩት ግን በቀጥታ የገብረ ክርስቶስ ከስደቱ ጋር ነው ተገናኘው።
3: ለዚህ ዝግጅት ዋነኛ ፋይዳ ምንድነው? በኦክላሃማ ዩኒቨርሲቲ እንዲካሄድ እሳቤው የመጣው ከየት ነው?
2: ይሄ ነገር ሲታሰብ ከሲምፖዚየሙ ውጪም ለተወሰኑ አመታት የአዲስ አበባ ዩኒቨርሲቲ ውስጥ የሚገኘው የገብረ ክርስቶስ ደስታ ማዕከል የኦክላሃማ ዩኒቨርሲቲ እንደዚሁም ደግሞ ሴንት አንድሩስ ስኮትላንድ የሚገኘው ዩኒቨርሲቲ ሶስቱ በተወሰኑ ሰዎች አማካኝነት ግንኙነት ፈጥረው ነበር። በሴንት አንድሩስ ዩኒቨርሲቲ በኩል ዶክተር ኬት ካውቸር አርት ሂስቶሪያን ነች። ለረጅም ጊዜ የገብረ ክርስቶስ ደስታ ላይ ጽፋለች። እንደገና ደግሞ በአጠቃላይ በለውጡ ጊዜ በኢትዮጵያ ውስጥ ይካሄድ የነበረውን የስዕል ሁኔታ ከድህረ ምርቃት ስራዋ ጋር አያይዛ ብዙ ሰርታበታለች። ኢትዮጵያም ትመላለስ ነበረ። እንግዲህ በሴንት አንድሩስ በኩል ትልቁ አንቀሳቃሽ እሷ ነች። ምርምሯ ቀጥሎ በገብረ ክርስቶስ ኦክላሃማ የኖረበትን ጊዜ ጠለቅ ብላ ደግሞ ምርምር አድርጋለች። በዛ ምክንያት ለምሳሌ ገብረ ክርስቶስ ደስታ የሳላቸው ስዕሎች ግን ያልተዘገቡ ኦክላሃማ ውስጥ ከሄደ በኋላ ይሰራቸው የነበሩትን አንዳንድ ስዕሎች ሁሉ አግኝታለች። ብዙ የደከመችበት የጥበብ ምርምር ነው። ከዚህ ሲምፖዚየም አዘጋጆች መካከል አንደኛዋ ዶክተር ካውቸር ናት። እንደገና ደግሞ በኦክላሃማ ዩኒቨርሲቲ በኩል ዶክተር ኤሚሊ በርንስ የምትባል አርቲስቶሪያን ደግሞ እዚሁ ሲምፖዚየም ውስጥ ብዙ ተካፍላለች። ከዛ በተረፈ በእኛ ሳይድ ኢትዮጵያን በሚመለከት ደግሞ የገብረ ክርስቶስ ደስታ ማዕከል ብዙ አስተዋጽኦ አድርጓል። ለአመታትም ደግሞ ግንኙነት ነበረ። ለምሳሌ የገብረ ክርስቶስ ደስታ ሁለተኛው ዳይሬክተር ፕሮፌሰር በቀለ መኮንን ብዙ ጊዜ ተመላልሰዋል ወደ ኦክላሃማ። ደውም የገብረ ክርስቶስ ደስታ ኦክላሃማ ይኖር በነበረ ጊዜ የሰራቸው ስዕሎች ነበሩ። ሚውራልም ጀምር ከተማሪዎች ጋር ሰርቶ ነበረ እና ያ ሚውራል አሁን ታድሶ ጠፍቷል። ግን እንደገና በሱ ስኬቾች የተነሳ የሱ መንፈስ የያዘ ደግሞ ሚውራል እንደገና ተሰርቶ ከኦክላሃማ ዩኒቨርሲቲ መምህር ጋራ በቀለ መኮንን የሰራው ሚውራል አለ። ምናልባት አንድ ሁለት አመት ይሆነዋል ይመስለኛል ያንተን ከተሰራ። ታሪኩ ብዙ ነው። ይሄ ሲምፖዚየም ከዛ ጋር ሁሉ ተያይዞ የመጣ ነው። ከዛ በፊትም እንግዲህ የገብረ ክርስቶስ ደስታ ሴንተር ኢትዮጵያ ውስጥ ከተቋቋመ በኋላ እንቅስቃሴዎች ተደርገዋል። እሱ ስራ አካባቢ የመጀመሪያዋ ዳይሬክተር ያው ዶክተር ኤልሳቤት ወልደ ጊዮርጊስ ነበረች። በዛ ጊዜ ውስጥ የወጣ መጽሐፍ አለ። እዛ መጽሐፍ ላይ በጣም ብዙ ሰዎች ጽሑፍ አቅርበዋል። እነ ዶክተር ሽፈራው በቀለ፣ ዶክተር ሄራን፣ ሰለሞን ደሬሳ፣ እሸቱ ጥሩነ፣ አቻሜለህ ደበላ፣ በቀለ መኮንን ብዙዎች

0: አልፈዋል እዛ መጽሐፍ ላይ። እንግዲህ ሪሰርች አንድ ሀገር ውስጥ እየተጠናከረ የሚመጣው ከመጀመሪያ ከተጻፉ ጽሑፎች ተነስቶ ሰው ብዙ ምርምር ሲያደርግ ነው። ከዛ መጽሐፍ ህትመት በፊት ደግሞ ብዙ ሰዎች በተናጠልም በሪሰርች መንገድም እየሰሩ አሉ ነበሩ። የእነሱም ክሬዲትም ያስፈልጋል። ለምሳሌ አንዱ አቶ ብርሃነ መስቀል ደጀኔ ናቸው። እሳቸው የመጀመሪያውን ምርቃት ቴሲስ የሊትሬቸር የስነ ጽሁፍ ሰው ናቸው። ገብረ ክርስቶስ ደስታ ላይ ነው የጻፉት። የእሳቸው ደግሞ ሊቀመንበር የነበሩት የእሳቸው ስዩም ወልዴ የሚባሉ የጥበብ ሰው ነበሩ። የኔም አስተማሪ ነበሩ አንደኛ ዓመት እያለሁኝ አዲስ አበባ ስነ ጥበብ ትምህርት ቤት። እንግዲህ የእነሱ ሁሉ አስተዋጽኦ አለበት እንዲህ ስሩ ሲመዘዝ በጣም ረጅም ነው። ከዛ በኋላም ገብረ ክርስቶስ በጣም እድለኛ ነው፣ ተማሪዎቹ ይወዱታል፣ ብዙ ጽፈዋል። እሸቱ ጥሩነህ፣ እነ ቻሜለህ ደበላ፣ እነ ወሰኔ ኮስሮፍ ብዙ ጽፈዋል እሱ ላይ እና የዛ ሁሉ ጥርቅም ነው እንግዲህ ወደዚህ ሲምፖዚየም ደረጃ ለመድረስ በቂ ጥናት የተደረገው። ይሄ ስዕሉንና ስነ ጽሁፉን ቢሆንም አገር ውስጥ እንዲህ አይነት ነገር እንዲዳብር ደግሞ ብዙ የደከሙ ሰዎች አሉ። ቆንጂት ስዩም እዚህ ሲምፖዚየም ውስጥ ተካፋይ የነበረችው እሷ አሁን የጠቀሰችው ሰው አለ እንደ ምስጋና። እነኛ ሰዎች በጣም ትልቅ ዋጋ አላቸው ለሪሰርች። ምክንያቱም ብዙ የሪሰርች ባህል አድጎ ሪሰርች ቢኖርም በደንብ በተቀናጀ መልኩ ለሚቀጥሉት ተመራማሪዎች የማቅረብ ነገር ትንሽ ይጎላል እኛ ሀገር እና ያንን የሞሉት ከሙያም ውጪ ጥበብ ላይ ፍቅሩ ያላቸው ሰዎች ናቸው። አንደኛው አሁን እንድሪያስ ተክሉ ነው። ሌላው ሀሌታ ነው። ወመዘክር ከይኩኖ ጀምሮ ብዙ ይሄ ነው የማይባል ጥረት እያደረጉ ነው እንደዚህ አይነት ጥናታዊ ነገሮች አርካይቭድ እንዲሆኑ። እነ ሶሊያና ብዙ በፈቃዳቸው የሚሰሩ ሰዎች አሉ እና እኔም ማመስገን እፈልጋለሁ እነሱን ሰዎች፣ ምክንያቱም ብዙ ረድተዋል። እዚህ ሲምፖዚየም ላይ እንኳን የእነሱን ውጤት ሁሉ ነው የተጠቀምነው ማለት እችላለሁኝ።
1: እነ እንድሪያስ ሀሌታን ከማወቄ በፊት ገና ትምህርት ቤት እያለሁኝ ሌሎችም ነበሩ እንደዚህ የማሰባሰብ እና ለህዝብ የማቅረብ ጠቃሚ ነገሮችን የሚያስቡ የሚጥሩ በግላቸው ብዙ ነገር የሰሩ ነበሩ። ከማስታወሳቸው መካከል ሁለቱን ብጠቅስ ብሩክ እና ህሩይ አብዶ ወንድማማቾች ነበሩ። ገና ተማሪዎች እያሉ እኔም ትምህርት ቤት ነበርኩ በዛ ጊዜ ሀዋር የማይገኙ መጽሔቶችን፣ ታሪኮችን እያሰባሰቡ ለህዝብ የሚያቀርቡ ነበሩ በነፃ። እንግዲህ ከትምህርት ቤት ስራ ጋር ይህን ሁሉ ማድረግ ቀላል ነገር አይደለም። በኋላ አደጉበት። እንደውም የተወሰኑት ስብስቦቻቸው ወደ ላይብራሪ ኦፍ ኮንግረስ ሁሉ ደርሰዋል። መጽሐፍ ከአዲስ አበባ እያመጡ ዲሲ አካባቢ ያከፋፍሉ ነበር፣ ሌላም ቦታ ጭምር። እኔ ዲሲ ስለነበርኩ ነው እንግዲህ። እና በቀላሉ እውቀት እንደዚሁ አይሰራጭም። ትልልቅ ተቋማት በሌሉበት ቦታ እንደነኚህ ያሉ ሰዎች የሚደክሙት ድካም ያው እውቀት እንዲቀጥል እንዲዳብር የሚያደርግ ነው። እና ምስጋና የከፍ ያለ ነው ለእንደነሱ አይነት ሰዎች ማለት ነው።
0: የብዙ ሰዎች ድካምና ፍቅር ለረጅም ጊዜ የዋለበት እና ያለፈበት ሲምፖዚየም ነበር የተካሄደው።
2: ሲምፖዚየሙ ላይ እርሶንም ጨምሮ በርካታ ኢትዮጵያውያን ባለሙያዎች ተገኝተዋል። ቅድምም ስማቸውን ካነሷቸው ውስጥ እነ ፕሮፌሰር በቀለ መኮንን፣ ወሰን ኮስሮቭ፣ ቆንጂት ስዩም፣ ፕሮፌሰር አቻሜለህ ደበላ እነሱም በዛ ቦታ ላይ ተካፋይ ነበሩ። እንደዚሁም የኤልዛቤት ሀብተወልድ። እርሶ በዛ ወቅት የገብረ ክርስቶስ ደስታን እንደ ሰዓሊም እንደ ስነ ግጥም ሰውም አንስተዋታል። ገብረ ክርስቶስ ደስታ በስነ ግጥም ሆነ በስነ ግጥም ስራዎቹ ጉልቶ የሚታይባቸው ስራዎች ምንድናቸው? የገብረ ክርስቶስ ደስታስ ዋነኛ ለገሲ ይሆናል ወይ ሙርሳ ሻራ ናቸው? ለኢትዮጵያ የጥበብ ስራዎች ሁነኛ አስተዋጽኦ አበርክቷል ብለው በጥቅሉ የሚያነሷቸው አንኳር የጥበብ አሻራዎቹ ምንድናቸው ማለት ይቻላል?
0: ይሄ በጣም ጥሩ ጥያቄ ነው። ጠቃላይ ፖዚየሙን መንፈስም የያዘ ነው ማለት አቅራቢ በነበሩት ሰዎች ከኢትዮጵያ ብቻ ሳይሆን አሜሪካኖችም እንደገና ከእንግሊዝ ሀገርም ተሰባስበው ያወጡት ጥናት የእሱን አጠቃላይ ሌጋሲ ወይ ደግሞ ልግስናውን እስካሁን ድረስ በሱ ጥበብ ምክንያት ምን ድረስ እንደተደረሰ የሚተነትን ነው። በአብዛኛው ገብረ ክርስቶስ በአብዛኛው ትልቅ አስተዋጽኦ አድርጓል ተብሎ የሚታመነው ይሄ ሞደርኒዝም ወይም ዘመናዊነት የሚባለውን የስነ ጥበብ አሰራር በኢትዮጵያ ውስጥ መጀመሪያ እንዲነሳ ካደረጉት አንጋፋ ሰዎች መካከል እሱ ነው። እንደውም ሁለት ናቸው ብለንም ደፈር ብለን መናገርም እንችል ይሆናል፣ እሱና እስክንድር ቦጋሲያን። ገብረ ክርስቶስ ደስታ ስዕል የተማረው ኮሎን ጀርመን ነው። ጀርመን አገር በነበረበት ጊዜ ደግሞ ይሄ ሞደርኒዝም በጣም አውሮፓ ውስጥ እየተስፋፋ የነበረበት ጊዜ ነው። እንግዲህ የእሱ አንዱ ትልቁ አስተዋጽኦ ዘመናዊነትን በስነ ጥበብ ትምህርት ቤትና አዲስ አበባ ውስጥ እንዲጀመር ካደረጉት ሰዎች ትልቁ አንጋፋው እሱ በመሆኑ ነው። እንግዲህ አንድ አዲስ ነገር ሲገባ ደግሞ ዝግጅት ይጠይቃል፣ ማለት የተቀባይነት ዝግጅት። በዛ ጊዜ ደግሞ ሕዝቡ ብዙ ስለ ዘመናዊ ስዕል የማድነቅም ሆነ የመረዳት መጠኑ ትንሽ ደከም ያለ የነበረበት ጊዜ ስለነበር ቅድም አንተም እንደገለጽከው ትችትም ይቀርብበት ነበር። ይሄ እውነት ስዕል ነው ወይ? ስዕል መሳል ይችላል ወይ? ገብረ ክርስቶስ ደስታ የሚልም አይነት ትችት የሚሰጥ ነበር ይባላል። እንዲያውም ከወሰኔ ኮስሮፍ ጋር ስናወራ እንደ ቀልድ ምን ይለኛል፣ እንዴ እኛ እኮ ገብረ ክርስቶስ አንዳንድ ጊዜ እንዴ ስዕል ሪያሊስቲክ ስዕል መሳል ይችላል እንዴ ብለን ሁሉ እንጠይቅ ነበረ። ብዙም ስለማይገባን በኋላ ነው የገባን ይላል። እና በዛ ሁሉ መካከል ነው እንግዲህ ይሄንን ስራ ወይም ደግሞ ይሄንን ዝንባሌ ስዕል መንገድ ሊከፍት የቻለው። ከዛ ውጭ እንግዲህ ስነ ጽሁፉም ላይ ግጥሙ ላይ ለየት ያለ አነባበብ፣ ለየት ያለ አጻጻፍ የነበረው ሰው ነው። ብዙ አይደሉም ኢትዮጵያ ውስጥ ስዕሉንም ግጥሙንም አንድ ላይ አያይዘው የዘለቁ ሰዎች ጥቂት ናቸው። እና አንደኛው እና ትልቁ እሱ ነው።
2: የገብረ ክርስቶስ ደስታን ዝክረ መታሰቢያ ዝግጅት አስመልክተን ከአሶሺየት ፕሮፌሰር ከበደች ተክለ አብ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የገብረ ክርስቶስ ደስታን አንኳር የጥበብ አሻራዎችና የምርምር ስራዎችን በተቋማት ደረጃ እንደምን ማጠናከር እንደሚገባ አንስተው ይናገራሉ።
3: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: በቀዳሚው ክፍለ ዝግጅታችን በኦክላሃማ ዩኒቨርሲቲ የአንጋፋው የስነ ስዕልና ስነ ግጥም ተጠባቢ ገብረ ክርስቶስ ደስታን በዘከረው ኩነት ተነሳሽነት፣ ትብብርና ፋይዳዎች ዙሪያ ከገጣሚና ሳሊ አሶሺየት ፕሮፌሰር ከበደች ተክላብ ጋር ተነጋግረናል። ወደ ቀጣዩና የማጠቃለያ ዝግጅታችን ያመራ ነው። በሲምፖዚየሙ ላይ የእሳቸው ዋነኛ የምርምር ጭብጥ ምልከታዎች ምን እንደነበሩ መጠይቅ በማንሳት ነው። ምላሻቸው እንዲህ ነው።
0: ይህንን ሲምፖዚየም እንድካፈልና ጽሑፍ እንዳቀርብ ሲጋብዙኝ መጀመሪያ ማድረግ የፈለግኩት ነገር የተሻለኝን ያክል እስካሁን ድረስ ገብረ ክርስቶስ ደስታ ስራ ላይ የተጻፉ ነገሮችን ማንበብ ነው። ይህንን የሚያረኩበት ምክንያት የተነገረውን ለመድገም ሳይሆን ያልተነገረ ነገርስ አለ ወይ የሚል ሀሳብ ይዤ ነው። ካልተነገሩት ነገሮች ውስጥ ለምሳሌ ብዙ ጽሑፎች ገብረ ክርስቶስን የአውሮፓ ውጤት ብቻ አድርገው ያቀርባሉ። በተለይ ደግሞ ስዕሎቹን በሚመለከት የጀርመን ኤክስፕሬሽኒዝም ዝንባሌውን በብዛት ተጽፏል። በእርግጥም የጀርመን ኤክስፕሬሽኒዝም የአንደኛው ዓለም ጦርነት በጊዜ እና ልክ ከጦርነቱ በኋላ የመጣ ጀርመን ሀገር ውስጥ የነበረ ንቅናቄ ነው። የዛ ዝንባሌ አለበት። ግን በእኔ ጥናትና አስተያየት ደግሞ ያ ብቻ ሳይሆን እስከ ሁለተኛው ዓለም ጦርነት ጊዜ እና ከዛ በኋላ የነበረው ይሄ ፒውር አብስትራክሽን የሚሉትም ዝንባሌ ጭምር የነበረው እና ከዛ በላይም የሄደ ሰው ነው። አንድ ማከል የፈለግኩት ነገር ይሄ ነው። እንደገና ደግሞ የኢትዮጵያዊነቱም ዝንባሌ ያለበት ኢትዮጵያዊ የምንለው ስራ በዛ ዘመናዊነትም ውስጥ ገብረ ክርስቶስ ስራዎች ውስጥም ደግሞ የሚታዩኝ ነገሮች አሉ። ከዛ ውጪ ስነ ጽሁፍን በሚመለከት አንዳንድ ምሁራን የጀርመን ኤክስፕሬሽኒዝም ፖኤትሪ ነው እሱን ኢንፍሉዌንስ ያደረገው የሚልም ቦታ አንድ ቦታ አንብቤ ነበር። ለእኔ ገብረ ክርስቶስ ደስታ በጣም ሀገራዊ ነው። በአንድ ግጥም ተነስቼ ላወራ የፈለግኩት ምን ያክል ኢትዮጵያዊ እንደሆነ ነው ግጥሙ። እንደገና ደግሞ ምን ያክል ዘመናዊ እንደነበረ የቀረርቶ የፉከራ አይነት ነገር ነው የሚታየኝ። እስካሁን አላጋጠመኝም በዛ ደረጃ ትንታኔ ሲሰጥ። እንግዲህ ወይ ጆሮዬ ስላልገባ ይሆናል ስላላነበብኩ ይሆናል። እኔ ግን እሱ ሁሉ ነው የሚታየኝ። የቅኔ መንፈስም ይታየኛል ራሱ የቅኔ አስተሳሰብ፣ የመጠየቅ የመተንተን ባህሉ እና ኢትዮጵያዊነቱ ያመዝንብኛል ለማለት ነው ገብረ ክርስቶስን። እና ስራዬ እሱ ላይ ነው ጥናቴ ያተኮረው። እንደገናም በዛ ብቻ ሳይሆን በስነ ጽሁፉ እና በስነ ስዕሉ ብቻ ሳይሆን እንደ ሰው ገብረ ክርስቶስ ደስታ ማን ነበረ የሚለውን ነገር ነው ማሰብ የፈለግኩት። እና በዛም አጋጣሚ ሆኖ ከሚሰራቸው ስዕሎች ተነስቶ እንደገና ከሚያውቃቸው ሰዎች ጋራ ግንኙነት እንዲኖረኝ ፈለግኩ። ሁለት አንጻራዊ ነገሮች አጋጠሙኝ በዚህ ምርምር ውስጥ። አንደኛው የአቶ ክብሩ ክፍሌ ኢንተርቪው ነው እና አቶ ክብሩን በአጋጣሚ ነው እንግዲህ ይሄንን ነገር ያነሳ ነው። መጽሐፍ ቤቱ ቁጭ ብዬ ተነሳ የገብረ ክርስቶስ ደስታ ነገር እና በልጅነቱ መርካቶ ውስጥ መጽሐፍ ሲያዞር ገብረ ክርስቶስን ያኔ እንዳወቀው ትንሽ መደብር ነበረችው እዛ ውስጥ እየመጣ መጽሐፍ ሲገዛ የነበረው ሁኔታ ነው። እንግዲህ አንዱ ያ ለእኔ ትልቅ ምሳሌ ነው። አንደኛ ሰብአዊነቱ፣ ሁለተኛ ክብሩ በዛ ጊዜ የመሰከረበት ወይም ደግሞ ያስተዋለው ያየው ነገር ዋጋውን እንኳን ያኔ ያልተረዳሁትም ብሎ ቢነግረኝም የምርምር ባህል የጥበብ ስራ ላይ እንዴት እንደሚጀምር ነው የሚያሳየው። በዚሁም የገብረ ክርስቶስ የምርምር ስራው ምን ነበረ? በንባብ ብቻ አይደለም፣ በጽሁፍ ብቻ አይደለም፣ በአካል እየሄደ ከህዝቡ ጋር አብሮ ውሎ ኑሯቸውን አይቶ ተገንዝቦ ወደ ስዕል የመተርጎሙን የምርምር ጥበብ የጀመረበትን ስልት ነበረ እሱ የሚያወራኝ እና በጣም ነው የገረመኝ። ይሄ ነገር በጣም ያስደሰተኝ አንድ ስራውን እንዴት እንደሰራ እና እንደ ሰው እንዴት እንደነበረ ያሳያል። ልክ በዛው አንጻር ደግሞ እንደዚሁ አሁንም በአጋጣሚ ነው የዶክተር አሰፋ በቀለን ቤተሰብ ንብረት የሆነውን ስዕል ባየሁኝ ጊዜ ስቲል ላይፍ ነው የቁሳቁስ እንትን ነው። ዶክተር በቀለ የነገሩኝ ታሪክ አለ። ወልደ ጊዮርጊስ ወልደ ዮሐንስ ጸሐፌ ትእዛዝ ከስልጣን በወረዱበት ጊዜ ገብረ ክርስቶስ ደስታ ለሳቸው የሳለው ስዕል ነው ብሎ ነግሮኛል። አንደኛ በአሰራሩ ለየት ያለ ነው ከብዙ ይሄ በጣም አብስትራክት ብለን ከምናየው ትንሽ ተነባቢነት ያለው ነው ያ ስዕል። ሁለተኛ ጊዜው ለእኔ ትርጉም ነበረው። ለምንድን ነው ሲወርዱ የሰጣቸው ምን ማለት ነው? እና ሰብአዊነቱንም የሚያሳይ ነው። እንግዲህ ከስልጣን ከመወረዳቸው በፊት ያውቃቸዋል። ስራው ግን የተሰጣቸው ከስልጣን ከወረዱ በኋላ ነው። እና ስለ ሰው የሚናገረው ነገር አለ እንደዚህ አይነት ትርክት። እና ምርምሬን በአብዛኛው ያረኩት እንደዚ አይነት ነገሮች ላይ ነው። እና አንደኛ ስራውን አናላይዝ ማድረግ፣ ሁለተኛ እንደ ሰው እንዴት እንደነበረ ለእኔ ትልቅ ዋጋ አለው። እነኚህን አይነት ነገሮች ላይ ነበር ያተኮርኩት። መጠናከር የሚገባቸው ደሞ ትንታኔዎች እንዲገቡ ፈልጌያለሁና እንደዛ ነበር እኔ በኩል።
2: አሁን እንዳነሱት ባንድ በኩል በተለይ የምርምር ስራዎች በተወሰነ መልኩ ቢከናወኑም ተያያዥነት ባለውና እንዲሁም በታለጠ መልኩ እንዲቀርብ ለወደፊቱም ለበርካታ ተመራማሪዎች ምንጮች እንዲሆኑ በዛ ዘርፍ እንዲሁ የመሻሻል ወይም ለውጦች ወይም እነዛን ነገሮች ወደፊት የማጠንከር በተቋም ደረጃ ይሁን ወይም በተለዩ ማዕከላት ደረጃ በዛ መልኩ ቢሰራ መልካም ይሆናል። ወደፊት መጪዎችም ምርምር ምንጭ የሚሆኑ ነገሮችን ለማቆየት ይችላል የሚል ሐሳብ አስተዋል። በሌላ በኩል ገብረ ክርስቶስ ደስታ ስራዎች ላይ እንዲሁ ትችቶች ሰነዘሩ የነበሩት ከግንዛቤ እጥረትም ጭምር ነው። በሙያውም እንኳን ተማሪ በነበሩት ዘንድ ግንዛቤ አልነበረም የሱ ወደፊት መጥቀው የመሄድን ሁኔታ የሚያሳይ ነው። እነዚህን እንደ አንኳር ምክንያቶች አንስቶ በአንድ በኩል በምርምር ስራው ዘርፍ የበለጠ ሀገራዊ እንዲሆን የበለጠ በሀገር ውስጥም በባህር ማዶም የባለሙያዎች ስራዎች እንዲታወቁ ለማድረግ፣ ሁለት በተለይ በህዝብ ዘንድ በጠቅላላ ምክንያቱም መልክቱ መሄድ ያለበት መድረስ ያለበት ለህዝብ ነውና ያንን ግንዛቤ ከማስጨበጥ አኳያ የስነ ጥበብን ስራዎችን አጣጥሞ ትችትም ይሁን ውዳሴ ለማቅረብ እንዲበቁ በሀገር ውስጥ ምን መደረግ አለበት ይላሉ። በዛም ብቻ አይደለም፣ ለምሳሌ ምናልባትም አሁን ለመጀመሪያ ጊዜ በርካታ ኢትዮጵያውያን እናንተ በተሳተፋችሁበት ስራ ውስጥ በርካታ ኢትዮጵያውያን ተገኝተዋል። በባህር ማዶም ቢሆን በዚህ አይነቱ የስነ ጥበብ ስራዎች ውስጥ የሚገኙት ውስን ኢትዮጵያውያን ናቸው። ከዚህ አኳያ ይህንን ከፍ ለማድረግ ምን መደረግ አለበት ይላሉ።
0: ጥሩ ጥያቄ ነው። አንደኛ የአሁኑን አይነት የጥናት ምርምሮች እና ውጤቶቻቸው ለህዝብ የሚደርሱባቸው መንገዶች ሊታሰቡ ይገባል። እንግዲህ አንዱም ሲምፖዚየም፣ ኮንፈረንስ፣ ውይይት፣ ጽሁፍ እነኚህን የመሳሰሉት ነገሮች ናቸው። በነገራችን ላይ አሁን ራሱ የተካሄደው ሲምፖዚየም ምን ያክል እንግዲህ እኛ ህዝብ ጆሮ ውስጥ እንደገባ አላቅም። በዚህ አጋጣሚ አድማጮችን በየዩቱቡ አለ እና ፈልገው ቢሰሙ ጥሩ ነው ብዬ መናገር ፈልጋለሁ። በጣም ትልልቅ ጽሁፎች ተካተዋል። ቅድም እንዳልከው የውጭ ሰዎችም ከእኛም ሰው ደግሞ ለመጀመሪያ ጊዜ ወደ 7 የምንሆን ኢትዮጵያውያን ኢትዮጵያዊ ስራ ላይ አንድ ቦታ ላይ ተገናኝተን ይሄን ነገር ስናካሄድ መቼም የተሰማን ደስታ በጣም በጣም በጣም ትልቅ ነበረ። ይሄንኑ ከሌሎችም ኢትዮጵያውያን ጋር ብንጋራ ደስ ይለኛል። እንግዲህ ከተሳተፉት ሰዎች መካከል አንደኛዋ ዶክተር ሄራን ሰረቀ ብርሃን ነበረች። እሷ ማጠቃለያውን ሀሳብ በጣም ይሄ ነው በማይባል ትምህርታዊ ጥልቀት ባለው በጣም ጥሩ አቀራረብ በነበረው እና ደግሞ ይሄ ነው በማይባል ስሜት የገለጸችው እና ኪኖት ስፒከር ሆና ማጠቃለያውን የሰጠችበት መድረክ ነው። እንደ እውነቱ ከሆነ ሄራን የመጀመሪያ ጊዜው አይደለም። ስለ ገብረ ክርስቶስ የሚሆን ስለ ሌሎችም የጥበብ ሰዎች ስትጽፍ፣ ጥብቅና ስትቆም፣ መጽሐፍ ስታሳትም የኖረች ሰው ነች፣ ከልጅነቷ ጀምሮ ማለት እችላለሁ። አጋጣሚ ሆኖ እድሜዋ የፈቀደላትን የጥበብ ሰዎች ደግሞ በህይወትም አግኝታቸዋለች እና በጣም የሚያኮራ ስራ ነው ያቀረበችው። ዶክተር አቻምየለህ ደበላ ሌላው ነበሩ፣ የእሱ ተማሪ ወሰኔ ኮስሮፍ ሰዓሊው፣ እሱም ደግሞ በአካል ባይገኝም በቪዲዮ ጥሩ ንግግር አድርገዋል። ቆንጂት በጣም በሚገርም አይነት ሁኔታ ራሱ ግጥማዊ በሆነ መልክ ቀለል ባለ መልክ ግን የበሰለ አቀራረብ አቅርባለች። በቀለ መኮንን ነበረ። ኤልሳ የእሱን ስራዎች በጣም በዘመናዊ በሆነ መልክ ይሄ አርጊመንት ሪያሊቲ በሚባለው መልክ የእሱን ስራ ተርጉማ በስዕላዊ መልክ ማለት ነው በቴክኖሎጂ አዲስ መንገድነቱን ወይም ደግሞ በአዲስ ዘመን እንግዲህ ገብረ ክርስቶስ የሞተው በ81 ነው። እዛ እስካሁን ብዙ አመታት አልፈዋል እና እስካሁንም የሚተረጎም ስራ ነው እና እሱ ራሱ ደግሞ ሰዓሊ ዘመኑን መምሰል አለበት የሚለውን የእሱን አባባል ይዛ የተረጎመችው እና ዘመናዊ በሆነ መልክ ኢትዮጵያ ውስጥ ህዝቡም እንዲህ አይነት ነገር እንዲለምድ ያደረገችበት ስራ ነው እና በጣም ብዙ ብዙ ስራዎች ቀርበዋል። አሁን የእኛን ሰዎች ብቻ ነው የረሳሁትም ሰው ሊኖር ይችላል እየጠቀስኩ ያለሁት እና አሜሪካኖቹም ሌሎቹም የጥበብ ሰዎች በጣም ይሄ ነው የማይባል ምርምር አቅርበዋል። ከሁላችንም ደግሞ በእድሜ ያንሳል ብዬ ገምተው ደግሞ እዛው የኦክላሃማ ግራጁዌት የነበረው እያቄም ጉልላት ደግሞ ስለ ራሱ ስራ አቅርበዋል እና ተከታታይነት ነበረው። አንደኛ ህዝብን ያስተምራል፣ እነኚህ ነገሮች ያስተምራሉ ህዝብ። የዩቱብም ስላለ ቢያዩትና ቢማሩበት ደስ ይለኛል በዚህ አጋጣሚ። እና ወደ አንተ ጥያቄ ለመመለስ ያክል እነኚህ አይነት ባህሎች ናቸው ጥበብ እንዳይረሳ ብቻ ሳይሆን ጥበብ ወደፊት እንዲራመድም የሚያደርጉት።
2: መልካም ገጣሚ ሳሊና በሲቲ ዩኒቨርሲቲ ኦፍ ኒውዮርክ እና ኩዊንስ ኮሌጅ ስዊት ፕሮፌሰር ከበደች ተክለአብ ስለ ቃለ ምልልሱ እናመሰግናለን።
0: እኔም በጣም አመሰግናለሁ ስለጋበዝከኝ ካሳሁን።
3: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን።
4: መልካም ቀን አውስትራሊያ፣ ቸር ይግጠመን።

0: ሰላም እንደምን አምሽታችኋል አድማጮቻችን የሰኞ ምሽት የቢቢሲ አማርኛ ፕሮግራማችንን እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በነ ዶክተር ወንደሰና ሰፋ መዝገብ በሽብር የተከሰሱ ግለሰቦች የፍርድ ቤት ውሎ
1: ተከሰሱት ይዘን መጥተናል እና አቃቤ ህግ የሚያቀርባቸው ውሸት ነው እንዲያል ነገሮች በማለታቸው ችሎቱ ረብሽዋል በሚል ነው ችሎቱ በፕላዝማ መሆን አለበት ብሎ ወሰኑ።
0: በደቡብ አፍሪካ የሚካሄዱ መጤጠል ተቃውሞዎች ምክንያታቸው ምንድነው?
2: No country can take what we've taken from all these people, calling us lazy, calling us...
3: እኛ በእነዚህ ሰዎች የሚደርስብንን ማንም ሀገር አይታገስም።
0: በአትላንቲክ መርከብ ላይ የተከሰተው ሃንታ ቫይረስ ምን ያህል አስጊ ነው የሚሉና ሌሎች ዘገባዎችን ይዘናል። እንድትከታተሉን ግብዣችን ነው። በነ ዶክተር ወንደሰና ሰፋ መዝገብ በሽብር ተከሰው ማረሚያ ቤት የሚገኙ ግለሰቦች የቀረበባቸውን ክስ በፕላዝማ መከላከል አንችልም ሲሉ አቤቱታ አቀረቡ። የፌደራል ከፍተኛ ፍርድ ቤት ዛሬ ባስቻለው ችሎት ተከሳሾቹ በአካል ፍርድ ቤት ቀርበው የመከላከያ ማስረጃቻቸውን እንዲያቀርቡ እንዲፈቀድላቸው መከራከራቸውን ጠበቃቸው ሰለሞን ገዛሃኝ ለቢቢሲ ተናግረዋል።
1: በነ ዶክተር ወንደሰና ሰፋ መዝገብ 51 ተከሳሾች ውስጥ 23ቱ በችሎት ሲከታተሉ ቆይተው 23ቱ የተወሰኑትን በነጻ ይሰናበቱ ሁለቱን ደግሞ አንቀጽና ህግን በመቀየር 17 ተከሳሾች ይከላከሉ ብሎ በሰጠው ብይን መሰረት የመከላከያ ማስረጃቸውን ለማቅረብና ለመስማት ነበር ዛሬ በዋናነት የተቀጠረው። ይሄ ችሎት የዛሬው ቀጠሮ ከመረሱ በፊት ቀደም ብሎ ህዳር 8 ውስጥ መሰለኝ ህዳር ውስጥ ነው በከተከሳሾቹ ድርጊት የተነሳ ጉዳያቸውን በፕላዝማ ሆኖ ይከታተሉ ብሎ ብይን ሰጥቶ ነበር ችሎቱ። በዛ ላይ ይግባይ ብለን ይግባይ ፍርድ ቤቱ ማጥንቶት ጉዳያቸው በፕላዝማ ይከታተሉ በሚል ነበር እስከዛሬ ነበር የቆየነው። ሆኖም ግን ተከሳሾቹ የዛሬ ሳምንት መሰለኝ 6-7 ገጽ የሚሆን አቤቱታ ለፍርድ ቤቱ አሁን ላንድ በተከሰሱበት ለከፍተኛው ፍርድ ቤት ለጠቅላይ ፍርድ ቤትና ለፍትህ ሚኒስቴር በማለት በፕላዝማ ጉዳያቸውን መከታተል እንደማይችሉ ጉዳያቸውን ለመከታተል የሚያስችሉ ሁኔታዎች እንደሌሉ ወደ 6-7 ነጥብ ጠቅሰው አስገብተው ነበር።
0: ተከሳሾቹ ያቀረቧቸው ምክንያቶች ምንድናቸው?
1: በዳር 8 ላይ በነበረው ችሎት አለመግባባት ተፈጥሮ ነበር። ምንድነው አለመግባባት የተፈጠረው? ምንድነው ለጠበቆች ድል አልሰጠን በማለት ተነሳ። ተከሳሾቹ ድል መስጠት አለበት እና አቃቤ ህግ የሚያቀርባቸው ውሸት ነው እንዲያል ነገሮች በማለታቸው ችሎቱ ረብሽዋል በሚል ነው ችሎቱ በፕላዝማ መሆን አለበት ብሎ ወሰኑ። ስለዚህ አሁንም እኛም በአሁንም ቢሆንም መልስ ስንሰጥ ተከሳሾቹ 3 ዓመት ሊሞላቸው አንድ ሁለት ወር ነው የቀራቸው። በዚህ ያህል ጊዜ በችሎቱ ረብሸው የማያውቁም። ከዚህ በፊት ያሉ ችሎቶች እናውቃለን፣ የሽብር ችሎቶቹ በብዛት እናውቃለን። አብዛኛው እስረኞቹ የሚያሳዩት ያልተገባ ድርጊት ነው በአብዛኛው ስናየ ነበር። እነዚህ ተከሳሾች ግን እንደውም ሽልማት ሊገባቸው የሚገባ ነው። በአግባቡ ስነ ስርዓቱ ችሎቱ በስነ ስርዓት ሲከታተሉ የነበሩ ነው። አንድ ቀን ችሎቱ ገዝቷቸውም አያውቅም። ግን አንድ ቀን የተፈጠረች ነገር መትያችም ያም ፐርሰናል አታክ ወይም ችሎቱን ያልሆነ ነገር ያልተገባ ነገር ሳይሆን የተናገሩት መብት ይሰጠን በሚል ነው ጭቅጭቅ የተነሳ። የመናገር መብት ይሰጠን ይሄ ልክ አይደለም እና ያ በዛ ላይ አስተያየት ስለሰጡ ነው እንትን የተባለው እና ሊነሳ ይገባል፣ ስለዚህ በአካል ሆኖ እንዲከራከሩ የሚል ነው። ሁለተኛ ደግሞ አለ ያቀረቡት ብይን አለ ይከላከሉ አይከላከሉ የተባለው ብይን ለእያንዳንዳችን መድረስ ያለበት ብለዋል። ከዚህ ቀደምም ችሎቱ ከፍርድ ቤቱ ሬጅስትራር ጋር ተነጋግሮ በየዞኑ እንዲደረሳቸው የሚል ነበር። በየዞኑ ሳይሆን ለእያንዳንዳችን መድረስ አለበት፣ መንግስት ደግሞ የከሰሰውን ተከሳሽ በአግባቡ መከላከል እንዲያስችለው ለመከላከል የሚያስችሉ ነገሮችን በራሱ የማቅረብ ግዴታ አለበት። ተከላከሉ ያለበትን ዶክመንት የማቅረብ ግዴታ አለበት፣ ለሁላችን የሚደርስ የሚል ነው። እሱም በጽሁፍ ዛሬም ሰጥተናል። ሶስተኛው ኢሹ የነበረው ከዚህ ከሰብአዊ መብት ጥሰት ጋር በተያያዘ ነው። ከሰብአዊ መብት ጥሰት ጋር በተያያዘ ወደ አባ ሳሙኤል ገላኔን ባለፈው 2-3 ሳምንት የወሰዷቸው ስድስቶቹ ነው ያቀረቡት። ውሃ የለም፣ ኢንቫይሮመንት አይመችም፣ ህንፃው ለእስረኞች ተገቢ ያልሆነ ነው፣ በቂ ውሃ አናገኝም፣ ምግብም ከቤተሰቦቻች በአግባቡ አይገባልንም፣ ጠበቆቻችንንም አያገናኙንም የሚል ነው።
0: ተከሳሾቹ ባቀረቡት አቤቱታ ላይ ፍርድ ቤቱ ምንድን ነው ብይን የሰጠው ዛሬ?
1: ፍርድ ቤቱ ይሄኛው ሰብአዊ ጥሰቱን በተመለከተ አሁን ትእዛዝ እንሰጥበታለን፣ ሌላውን ግን በፕላዝማ መቅረብ አለባቸው ወይስ የለባቸውም የሚለውን ነገር ወይም ቀርበው በአካል ቀርበው መከላከል አለባቸው የለባቸው የሚለውን ብይን ለመስጠት ለግንቦት 3 ቀጥሮታል።
0: በደቡብ አፍሪካ ዋና ዋና ከተሞች ጸረ ስደተኛ ተቃውሞ እየተካሄደ ነው። በአገሪቷ እየተካሄደ ባለው መጤጠል እንቅስቃሴ ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ጥቃት ተፈጽሞባቸዋል። የአገሪቷ መንግስት በሰዎች ላይ በሚደርሰው ጥቃት እስካሁን ምላሽ አልሰጠም። ዜጎቻቸው የተጠቁባቸው ሀገራት ግን የደቡብ አፍሪካ አምባሳደሮቻቸውን እየጠሩ ማብራሪያ ጠይቀዋል። በቀጣይ ምን ሊፈጠር ይችላል የሚለውን በአገሪቷ የሚኖሩ የውጭ ሀገር ዜጎችን እያሳሰበ ነው። ተከታይ ዘገባ ይህንኑ ነው የሚመለከተው። ምንተስኖት ተሾመ ያቀርበዋል።
4: ደቡብ አፍሪካ በመጤጠል ተቃውሞ እየተናጠች ነው። የተቃውሞው ዋና ማጠንጠኛ የሌሎች ሀገራት ዜጎች ከደቡብ አፍሪካ ይውጡልን የሚል ነው። በዋና ከተማዋ ፕሪቶሪያ የተጀመረው የተቃውሞ እንቅስቃሴ እንደ ጆሃንስበርግ ያሉ ግዙፍ ከተሞችንም አካቷል። ኢትዮጵያውያንን ጨምሮ የበርካታ አፍሪካ ሀገራት በአሁኑ ተቃውሞ ቀጥተኛ ተጠቂ ሆነዋል። የሶማሊያ፣ ናይጄሪያ፣ ሌሴቶ፣ ዚምባብዌና ሞዛምቢክ ዜጎች በብዛት ኢላማ ተደርገዋል። የጉዳዩን መባባስ ተከትሎ አገራት ስጋታቸውን እየገለጹ ነው። በፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታውቋል። የናይጄሪያና ጋና ውጭ ጉዳይ ሚኒስቴሮች

0: ኦሞ ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተባሉ ቡድኖች ይመሩታል። ከዚህም በተጨማሪ በአገሪቱ ዕቅና ያላቸው የፖለቲካ ፓርቲዎችም ተሳትፈውበታል። ተቃዋሚዎቹ ለሚያደርጉት የተቃውሞ እንቅስቃሴ የተለያዩ ምክንያቶችን ያነሳሉ። የወንጀልና አደንዛዥ እጽ መንሰራፋት በዋናነት ደግሞ የዜጎችን የሥራ ዕድል መሻማት ተጠቃሽ ናቸው።
1: This is a risk.
2: ይህ በአገራችን ውስጥ ሽብርተኝነትን የሚፈጥር አደጋ ነው። ምክንያቱም እነዚህ ህገወጥ ስደተኞች የታጠቁ ናቸው። ከቀናት በፊት አሰሳስ እናደርግ በርካታ ተተኳሽ አግኝተናል። እነዚህ ሰዎች የታጠቁና አደገኞች ናቸው። ወደ አገራቸው ከመመለሱ እዚሁ መሞትን እንደሚመርጡ ይናገራሉ። ለዚህ ነው ለተቃውሞ የወጣ ነው።
3: No country can take what we've taken from all these people. People calling us lazy, calling us
4: እኛ በእነዚህ ሰዎች የሚደርስብንን ማንንም ማገር አይታገስም። ቦዘና ይሉናል፣ ደደብ ይሉናል። ማንንም ማገር ይሄን አይታገስም። ተዋርደናል፣ አሁን በቃ ብለናል። በጣም ሩሩ ሰዎች ነን። ስለዚህ አሁን በቃ ብለናል።
3: We are kind, we are very kind people. So we say enough is enough.
5: We are happy to be called xenophobic South Africans.
6: መጤጠል በመባላችን ደስተኞች ነን። ማንም ሰው መጤጠል እንደሆን ከተሰማው ሀገራችንን ለቆ ይውጣ። ምክንያቱም በመጣላ ሀገር ልትኖራት ይችላል። በማትወዳት ሀገር ልትኖራት ይችላል። ህዝቧን በመጣላበት ሀገር ልትኖራት ይችላል። ደቡብ አፍሪካ መጤጠልናት ካሉ ማውራትም ራሱ አያስፈልግም። መውጣት ነው ያለባቸው። በምታደርገው ነገር ደስተኛ ባልሆን ክባት ሀገር ለምን
5: ትኖራለህ? about everything that is happening in that country.
0: እስካሁን ድረስ መገናኛ ብዙሃን ኢትዮጵያውያንና ሁለት ናይጄሪያውያን ተገድለዋል። በተመሳሳይ በሌሎች የአፍሪካ ሀገራት ዜጎች ላይም ጥቃቶች ተሰንዝረዋል። በተቃውሞ ወቅት ሱቆች ተዘግተው የከተሞች ዋና ዋና መንገዶች በተቃዋሚዎች ተሞልተው ታይተዋል። የጎዳና ላይ አዟሪዎችና የአነስተኛ ሱቅ ባለቤቶች ሸቀጦቻቸው ሲዘረፉና ሲወድሙ የሚያሳዩ ቪዲዮዎች በስፋት ተጋርተዋል። ከመንግስት የተገኙ መረጃዎች በደቡብ አፍሪካ ከ2.4 ሚሊዮን በላይ የውጭ ሀገራት ዜጎች እንደሚኖሩ ያሳያል። አብዛኞቹ ህጋዊ ሰነድ የሌላቸው ናቸው። ከነዚህ ስደተኞች ደግሞ በአብዛኛው የጎዳና ላይ ንግድ፣ የጉልበት ሥራና አነስተኛ ሱቅ በመክፈት የሚሰሩ ይገኙበታል። የአገሬው ወጣቶች እነዚህ የሥራ ዘርፎች በሌሎች ሀገራት ሰዎች በመወሰዳቸው ሥራ አጥ መሆናቸው ይገልጻሉ። ደቡብ አፍሪካ በዓለም ሥራ አጥነት እጅግ ከተንሰራፋባቸው ሀገራት መካከል አንዷ ነች። የሥራ አጥነት ምጣኔው ከ30% በላይ ነው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳና ሌሎች የአገሪቱ ከፍተኛ ባለስልጣናት በውጭ ዜጎች ላይ የሚፈጸሙ የጥላቻ ጥቃቶችን አጥብቀው በማውገዝ ሥርዓት እንደሚያሰፍኑ በተደጋጋሚ ቢናገሩም አደገኛው ጥቃት ጊዜ እየጠበቀ በማገርሸት የውጭ ዜጎችን ንብረትና ሕይወት አደጋ ላይ የጣለ ነው። ደቡብ አፍሪካውያን በተደጋጋሚ የሌሎች ሀገራት ዜጎች እንዲወጡ የሚጠይቁ ሰልፎችና ብጥብጦችን ያደርጋሉ። መንግስት በኢሚግሬሽን ላይ ከፍተኛ ቁጥጥር እንዲዘረጋና የተለየ ድንጋጌ እንዲያሳልፍ ጫና ይፈጥራሉ። ይህንን ተከትሎ የደቡብ አፍሪካ መንግስት ባለፉት 2 ዓመታት ብቻ 110,000 የሚጠጉ የሌሎች አገራት ዜጎችን

አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ናይጄሪያ 130 ገደማ ዜጎቿን በፈቃደኝነት ከደቡብ አፍሪካ ወደ ሀገራቸው ለመመለስ መመዝገባቸውን አስታወቀች። ይህ የተገለጸው ሀገሪቷ በዜጎች ላይ የተፈጸሙ ጥቃቶችን በተመለከተ ለማነጋገር የደቡብ አፍሪካን አምባሳደር ከጠራች በኋላ ነው። አምስተርዳም ስጋንና ነዳጅ የሚጠቀሙ ምርቶችን በአደባባዮች ማስተዋወቅን አገደች። ከባለፈው ሳምንት መጨረሻ ጀምሮ የበርገር፣ የቤንዚን መኪናዎችና የአየር መንገዶች ማስተዋወቂያዎችም እንዲነሱ ተደርገዋል። አውስትራሊያ የማህፀን ካንሰርን ያጠፋች የመጀመሪያዋ የዓለማችን ሀገር ለመሆን አቅዳ እየሰራች ነው። እንደ አውሮፓውያኑ ከ1982 ዓመተ ምህረት ጀምሮ በአውስትራሊያ በማህፀን ካንሰር የመያዝና የሞት መጠን በግማሽ ቀንሷል። የደቡብ አፍሪካ ፖሊስ በጎርፍ ከተወሰደ በኋላ የጠፋውን ነጋዴ ሲፈልግ በአዞ ከተሞላ ወንዝ ውስጥ አስክሬን ማውጣቱን አስታወቀ። ፖሊስ የጠፋውን ነጋዴ ለመፈለግ ሄሊኮፕተሮችና ድሮኖችን አሰማርቶ ነበር ተብሏል። ዜናዎቹ እነዚህ ናቸው። በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንታ ቫይረስ ወረርሽኝ እንደሆነ በሚጠረጠር ምክንያት

0: ምክንያት የሶስት ሰዎች ህይወት ማለፉን የዓለም ጤና ድርጅት ለቢቢሲ ገለጸ። በተጨማሪም አንድ የተረጋገጠና አምስት የተጠረጠሩ ሰዎች እንዳሉም ተገልጿል። ለመሆኑ በአይጦች አማካይነት የሚተላለፈው አደገኛው ሃንታ ቫይረስ ምንድነው? ቀጣዩ ዘገባ ምላሽ ይዟል።
1: ወረርሽኙ የተከሰተው ከአርጀንቲና ወደ ኬፕ ቨርዴ በሚጓዝ ኤምቪ ሆንዲስ በተሰኘ መርከብ ላይ መሆኑ ተገልጿል። ኤምቪ ሆንዲስ መርከብ የሚመራው በቱሪስት ኩባንያው ኦሽን ዋይድ ኤክስፔዲሽንስ ነው። ድርጅቱ በድረገጹ ላይ ባወጣው የጉዞ መርሃ ግብር መሰረት ኤምቪ ሆንዲስ መጋቢት 20 ከደቡብ አርጀንቲናዋ ኡሹዋያ ተነስቶ ጉዞውን ግንቦት 4 በኬፕ ቨርዴ እንደሚያጠናቅቅ ይጠበቃል። በመርከቡ ላይ የተገኘው ሃንታ ቫይረስ በዋነኛነት ወደ ሰዎች የሚተላለፈው ከአይጥ ሽንት፣ አይነ ምድር ወይም ምራቅ መሰል ፈሳሾች የሚነሱ አየር ወለድ ቫይረሶች በመተንፈሻ አካል በኩል ወደ ሰው ሰውነት ሲገቡ ነው። ቫይረሱ ከባድ የመተንፈሻ አካል በሽታ ሊያስከትል የሚችል ሲሆን አልፎ አልፎም በሰዎች መካከል ሊተላለፍ ይችላል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ወይም CDC እንደገለጸው ቫይረሱ ወደ ሳምባ ሲገባ ኢንፌክሽን ይከሰታል። ይህ በሽታ አልፎ አልፎ የሚከሰት ቢሆንም በአይጦች ንክሻ ወይም ቡጭሪያ ሊሰራጭም ይችላል። ማዮ ክሊኒክ በድረገጹ ባወጣው መረጃ መሰረት በሰሜን አሜሪካ የአጋዘን አይጦች ወይም ዲርማይስ ተብለው የሚታወቁት አይጦች የቫይረሱ ዋነኛ ተሽካሚዎች ናቸው። ቫይረሱ ሁለት ከባድ ህመሞችን ሊያስከትል ይችላል። የመጀመሪያው በአሜሪካ በጣም የተለመደውና ሃንታ ቫይረስ የሳምባ ምች ሲንድሮም ወይም ሃንታ ቫይረስ ፐልሚነሪ ሲንድሮም ተብሎ የሚታወቀው ነው። ብዙውን ጊዜ የዚህ ህመም ምልክቶች ድካም፣ ትኩሳትና የጡንቻ ህመም ሲሆኑ በመቀጠልም ራስ ምታት፣ ማዞር፣ ብርድ ብርድ ማለትና የሆድ ህመሞች ያስከትላል። በበሽታው የተያዙ ሰዎች ላይ የመተንፈስ ችግር ምልክት ከተከሰተ የሞት ዕድል 38% እንደሚሆን CDC ይገልጻል። ሁለተኛው የህመም ምልክት የከፋና ኩላሊትን የሚያጠቃ ሲሆን ሄሞራጂክ ፊቨርና የኩላሊት ስራ መቆም ወይም ሬናል ሲንድሮም በአንድነት የሚከሰትበት ነው። CDC በአውሮፓውያኑ ከ1993 እስከ 2022 ባለው ጊዜ ውስጥ በአሜሪካ ብቻ 864 የሃንታ ቫይረስ ህመሞችን መዝግቧል። አብዛኞቹ ህመሞች እንደ ካሊፎርኒያ፣ ዋሽንግተን፣ አሪዞና፣ ኒው ሜክሲኮና ኮሎራዶ ባሉ የአገሪቱ ምዕራባዊ ግዛቶች ገጠራማ አካባቢዎች የተመዘገቡ ናቸው። ኤጀንሲው በ1993 አሪዞና፣ ኮሎራዶ፣ ኒው ሜክሲኮና ዩታ አካባቢዎች ከባድ የመተንፈሻ አካላት በሽታ በተከሰተበት ወቅት ነበር የሃንታ ቫይረስ በሽታዎችን መከታተል የጀመረው። በዓለም አቀፍ ደረጃ በየአመቱ ወደ 150,000 የሚጠጉ ሰዎች ሄሞራጂክ ፊቨርና የኩላሊት ስራ መስተጓጎል ሊገጥማቸው እንደሚችል የብሔራዊ ጤና ጥበቃ ተቋማት መረጃ አመልክቷል። ከግማሽ በላይ የሚሆኑት የሚከሰቱት ደግሞ በቻይና ነው። ለሃንታ ቫይረስ ኢንፌክሽን የተለየ ህክምና የለም። CDC የበሽታ ምልክቶችን ለማከም ደጋፊ እንክብካቤዎችን ማድረግን ይመክራል። ከባድ የህመም ምልክት ያለባቸው ሰዎች በሆስፒታሎች የጽኑ ህሙማን ክፍሎች ውስጥ መተኛት ሊያስፈልጋቸው ይችላል። በጣም ከባድ በሆነ ሁኔታ የታመሙ ግለሰቦች ደግሞ በአፍና በአፍንጫቸው ቱቦ ተሰክቶ አስፈላጊው ህክምና ሊሰጣቸው ይገባል። CDC ለቫይረሱ የሚኖር ተጋላጭነትን ለመቀነስ በቤት ውስጥም ሆነ በስራ ቦታ ከአይጦች ጋር ያለውን ንክኪ ማስወገድን ይመክራል። ኤጀንሲው አይጦች ወደ ቤት የሚገቡባቸውን ቀዳዳዎች መሬት ላይም ሆነ በኮርኒስ በኩል ያሉ ክፍተቶችን መድፈን አስፈላጊ መሆኑንም ይገልጻል። የአይጥ አይነ ምድርም ሆነ ሌሎች ፈሳሾችን ሲያጸዱ አፍና አፍንጫን መሸፈን እንዲሁም ጓንት ማድረግም ይመከራል።
0: የኢራን መንግስት መገናኛ ብዙሃን ወደ ሆርሙዝ ወሽመጥ ለመግባት የሞከረ የአሜሪካ የጦር መርከብ በሁለት ሚሳኤል መመታቱን ከዘገቡ በኋላ የነዳጅ ዋጋ የጎላ ጭማሪ አሳይቷል። የአሜሪካ ጦር በበኩሉ ሚሳኤል የታጠቁ ሁለት የባህር ኃይል አውዳሚ የጦር መርከቦቹ ኢራን እገዳ በጣለችበት ሆርሙዝ ወሽመጥ አልፈው በፋርስ ባህረ ሰላጤ ላይ የተንቀሳቀሱ መሆኑን ይፋ አድርጓል። ቀጣዩ ዘገባ የመካከለኛው ምስራቅ ውሎን ይዳስሳል።
1: በባህረ ሰላጤው አካባቢ የተሰማሩት የአሜሪካ ኃይሎች በኢራን ሰራዊትና ይዞታዎች ላይ እርምጃ እንዲወስዱ መመሪያ መተላለፉ ተገልጿል። የአሜሪካ የዜና ድረገጽ የሆነው አክሲዮስ አንድ የአገሪቱን ከፍተኛ ባለስልጣን ጠቅሶ እንደዘገበው በቀጠናው ያሉ የአሜሪካ ኃይሎች በሚወስዱት እርምጃ ዙሪያ የነበረው መመሪያ ተለውጧል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት በባህረ ሰላጤው የተሰማሩት የአሜሪካ ኃይሎች የኢራንን እስላማዊ አብዮታዊ ዘብ ፈጣን ጀልባዎች ወይም የሚሳኤል ማስወንጨፊያ ቦታዎችን ኢላማ እንዲያደርጉ ፈቃድ ተሰጥቷቸዋል። የአሜሪካ ሰራዊት እርምጃ የሚወስድባቸው ኢላማዎችን በተመለከተ አዲስ መመሪያ የወጣው አሜሪካ በሆርሙዝ በኩል ለሚተላለፉ መርከቦች ከለላ እንደምትሰጥ ካሳወቀች በኋላ ነው። በዚህም ሳቢያ በኢራንና በአሜሪካ መካከል ያለው ውጥረት እየተባባሰ ነው። ኢራን በአሜሪካ የጦር መርከቦች ላይ የሚሳኤል ጥቃት መፈጸሟን ስታስታውቅ፣ አሜሪካ ደግሞ ዜናውን በማስተባበል መርከቦቿ በፋርስ ባህረ ሰላጤ ላይ እየተንቀሳቀሱ መሆናቸውን ገልጻለች። በሌላ በኩል የኢራን መንግስት መገናኛ ብዙሃን ወደ ሆርሙዝ ወሽመጥ ለመግባት የሞከረ የአሜሪካ የጦር መርከብ በሁለት ሚሳኤል መመታቱን ከዘገቡ በኋላ የነዳጅ ዋጋ ከፍተኛ ጭማሪ ያሳይቷል። ለዓለም የነዳጅ ንግድ የዋጋ መነሻ የሆነው ብሬንት የአንድ በርሜል የድፍድፍ ነዳጅ ዋጋ ዜናው ከተሰማ በኋላ በደቂቃዎች ውስጥ ከ$4 በላይ ጭማሪ ያሳይቶ $114 ደርሷል። ይህም በእለቱ የነዳጅ ዋጋ ላይ ከ5% በላይ ጭማሪ ያስከትሏል። ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን መግለጿን ተከትሎ አሜሪካ ማስተባበያ ስታወጣ ዋጋው ቅናሽ ያሳይቷል። ትናንት ምሽት ፕሬዝዳንት ዶናልድ ትራምፕ እንደተናገሩት በሆርሙዝ ወሽመጥ መተላለፊያ አጥተው የቆሙ የጭነት መኪናዎችን በማጀብ ከአካባቢው የማስወጣት እቅድ አላቸው። ይህንንም እቅድ ሰብአዊነት ማሳያ ሲሉ ገልጸውታል። በባህረ ሰላጤው አካባቢ የተቀሰቀሰውን ጦርነት ተከትሎ 20% የዓለም ነዳጅ አቅርቦትን የሚያጓጉዙ በርካታ መርከቦች ከነጭነታቸው መንቀሳቀስ ሳይችሉ ባሉበት እየተጉላሉ ይገኛሉ። ይህ የአሜሪካ መርከቦችን በባህረ ሰላጤው በኩል እንዲያልፉ የማድረግ እቅድ ሌላ ዙር ግጭት የሚቀሰቀስ ከሆነ በአሁን ወቅት በተወሰነ መጠን እያለፈ ያለውን የነዳጅና የጋዝ አቅርቦትን በማስቆም የዓለም የነዳጅ ዋጋ የበለጠ እንዲንር ያደርጋል የሚል ስጋት ፈጥሯል። የሆርሙዝ ወሽመጥን ለማቋረጥ የሚሞክሩ መርከቦች በቀጠናው የተካሄዱ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የዩናይትድ ኪንግደም የባህር ትራንስፖርትና ንግድ ስራዎች ማዕከል ማስጠንቅቋል። የባህር ትራንስፖርት ባለስልጣኑ መርከቦች የፈንጂዎችን አደጋ ወይም ለመጓዝ ባሰቡበት መስመር የሚኖር ሌላ የአደጋ ስጋትን ከግምት ውስጥ ሊያስገቡ እንደሚገባ ተናግሯል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬቶች አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበት ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ በጥቃቱ የተጎዳ ሰው እንደሌለ ገልጿል። ሚኒስትር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህንን ጥቃት የባህር ወንበድና ሲል አውግዟል።
0: አድማጮች፣ የዛሬውን በዚህ አበቃን። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።